0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ ለተሐሙስ የጧት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ለቱ እንደብሪያን ዘመን አቆጣጠር ዮም 50 ላሜድ በአብ ሄታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ኦገስት 13 2026 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 7 2018 ነው። የቴክኒክ ባለሙያችን ኤላድ ቪቫንቴ፣ የስቱዲዮ ተረኛች ሰጠይ ዘመንና እቾ ባይነን እንደተለመደው ስርጭታችን እስከ ጧት 7 ሰዓት ድረስ ይቀጥላል። በዚያን ሰዓት ስርጭት ዜና ይነበባል። ከስቶሽ ላምባቢያንም ይዞ ቀርበው ምሉን መለከታለን። የስልክ ውይይትና ፖለቲካዊ ትንተና ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባዬ ሰጠይ ዘመን
3: አመሰግናለሁ። አይቸው አርስተ ዜና። በኦስትሪያ መዳረሻቸው የጠፉ እናትና ልጅን ለማግኘት የሚደረገው ፍለጋ ተጠናክሮ እንደቀጠለ ነው። እስራኤል ከደቡብ ሊባኖስ፣ አዛና ሶሪያ ለቀይ ማጥወጣ መሆኑን የመከላከያ ሚኒስትር እስራኤል ካጽ ገለጹ። ሃይማኖት ካሳው ከምትኖርበት ጽፋት ከተማ መዳረሻዋ ከጠፋ ዛሬ 900 ቀናትን አስቆጠረች። እስራኤል በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ የሰብአዊ እርዳታ ለማቅረብ መዘጋጀቷ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በኦስትሪያ መዳረሻቸው የጠፋ እናትና ልጅን ለማግኘት የሚደረገው ፍለጋ ተጠናክሮ እንደቀጠለ ነው። በፍለጋው ሂደት ከኦስትሪያ ፖሊስ ጋር ለሀብ 433 የተሰኘው ክፍልም ይሳተፋል ተብሏል። ማሊና ሊኤል ይሃሎም የተባሉት እናትና ልጅ ካለፈው አርብ ጀምሮ በኦስትሪያ ዋና ከተማ ቬና መዳረሻቸው ጠፍቷል። ባለፈው አርብ የሁለቱ ስልክ በቬና በባቡር ጣቢያ አካባቢ መኖራቸውን አመላክቷል። ቃል አቀባያችን ኦርሊያል ካላኢ ካደረሰችን ዘገባ መረዳት እንደቻል ነው። የእስራኤል ፖሊስ ዋና አዛዥ ዳኒ ሌቪ ሁለት የፍለጋ ጣቢያዎችን አቋቁመዋል። አንደኛው በሀገር ውስጥ ሲሆን ሌላኛው ደግሞ በቬና ነው። የእስራኤል ፖሊስ ተጨማሪ አባላት ወደ ኦስትሪያ ቬና እየሄዱ ነው ተብሏል። እናትና ልጁ በወንጀል ምክንያት ይጠፋሉ የሚል ጥርጣሬ እስካሁን የሌለ መሆኑን ፖሊስ ገልጿል። ሃይማኖት ካሳው ከምትኖርበት ጽፋት ከተማ መዳረሻዋ ከጠፋ ዛሬ 900 ቀናትን አስቆጠረች። የሃይማኖት ቤተሰቦች እና ደጋፊዎቻቸው ትላንት በቴል አቪቭ ከተማ ከሚገኘው የሻባክ ድርጅት ፊት ለፊት ሰላማዊ ሰልፍ አካሂደዋል። የሻባክ ድርጅት በፍለጋው ጣልቃ እንዲገባ ጠይቀዋል። እናቷ ባንቺ ካሳው ለሻባክ ድርጅት ኃላፊ ዳቪድ ዚኒ ሀዘን በተሞላበት ድምፅ ሻባክ ልጃችን ያስመልስልን፣ ስለ ዮቫል ኮጌን መገኘት ስሰማ ከፍተኛ ደስታ ነው የተሰማኝ። ሃይማኖት እንዲህ አይነት እድል አይደርሳትም ወይ? ምናልባት የቆዳ ቀለም እዚህ ላይ ሚና አለው ወይ? በማለት በጠቅላላ ደህንነት ጥበቃው ድርጅት ሻባክ በሃይማኖት ፍለጋ ጣልቃ እንዲገባና ያሉትን ዘመናዊ የመፈለጊያ መሳሪያዎች እንዲያንቀሳቅስ ወይዘሮ ባንቺ ጠይቀዋል። እስራኤል ከደቡብ ሊባኖስ፣ አዛና ሶሪያ ለቀይ ማጥወጣ መሆኑን የመከላከያ ሚኒስትር እስራኤል ካጽ ገለጹ። የመከላከያ ሚኒስትሩ ትላንት በደቡብ ሊባኖስ ጉብኝት ባደረጉበት ወቅት ባሰሙት ንግግር እስራኤል ለደህንነት ጥበቃ ከከለለቻቸው የሊባኖስ፣ አዛና ሶሪያ ቦታዎች ለቃ አትወጣም ብለዋል። አሜሪካ በበኩሏ የሊባኖስ ሙሉ ሉዓላዊነት እንዲከበር ድጋፋችን እናደርጋለን፣ እስራኤልና ሊባኖስ በደረሱበት ስምምነት መሰረት ባልተቋረጠ ሁኔታ ግዴታቸውን ይወጣሉ ብለን ተስፋ እናደርጋለን፣ እስራኤል በሊባኖስ ግዛት የመውሰድ ፍላጎት እንደሌላት አስታውቃናለች፣ የሂዝቦላ ድርጅት የጦር መሳሪያ ትጥቁን መፍታቱና የሊባኖስ ጦር አንዳንድ አካባቢዎችን መቆጣጠሩ ተግባር ላይ መሆኑን እንከታተላለን ብሏል። የአሜሪካ ውጭ ጉዳይ ሚኒስትር ጽህፈት ቤት ከዋሽንግተን። በሊኩድ ፓርቲ ስር ተመርጠው እየሰሩ ያሉ የክኔሴት አባላት በአውራጃዎች የፕራይመሪስ ምርጫ የማይወዳደሩ መሆኑ የመጨረሻ መወሰኑ ተገለጸ። የሊኩድ ፓርቲ ፍርድ ቤት ነባር አባላት በአውራጃዎች እንዳይወዳደሩ የወሰነውን በመቃወም የክኔሴት አባል አፊፍ አበድ ለከፍተኛው ፍርድ ቤት ይግባኝ አቅርበው ነበር። ይሁን እንጂ አፊፍ የከፍተኛው ፍርድ ቤት ታማኝ አይደለም በሚል ይግባኝ ያስገቡትን በመሰረዛቸው ምክንያት አሁን የክኔሴት አባል ሆነው እያገለገሉ ያሉ የሊኩድ ፓርቲ የክኔሴት አባላት በፕራይመሪስ ምርጫው በአውራጃዎች አይወዳደሩም ተብሏል። እስራኤል በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ የሰብአዊ እርዳታ ለማቅረብ መዘጋጀቷ ተገለጸ። የኮሎምቢያ ፕሬዝዳንት ለእስራኤል የእርዳታ ጥሪ ማቅረባቸውን ተከትሎ ጠቅላይ ሚኒስትር ናታንያሁ እርዳታ አቅራቢ ቡድን እንዲላክ ትዕዛዝ አስተላልፈዋል። በኮሎምቢያ የመሬት መንቀጥቀጥ ላደረሰው አደጋ እስራኤል የተሰማትን ጥልቅ ሐዘን ገልጻለች። ቤተሰቦቻቸውን በሞት ላጡ መጽናናትን ተመኝታለች። እስራኤል ሙሉ እርዳታ የምታቀርብ መሆኑን የጠቅላይ ሚኒስትሩ ቢሮ አስታውቋል። በዮርዳንና ሰማርያ ቀበሌዎች በዮርዳንና ፍልስጤማውያን መካከል በየጊዜው የሚከሰቱ ግጭቶች አሜሪካን ሁሉ ማሳሰቡ ተገለጸ። ኩስራ በተባለው ገጠር ዮርዳን ችግር እየፈጠሩ እንደሆነና ለዚህም እስራኤል በቂ እርምጃ ለመውሰዷን አሜሪካ ገልጻለች። ትላንት የማዕከላዊ ክፍለ ጦር አዛዥ ሜጀር ጀነራል አቪ ብሉት በዮርዳንና ሰማርያ ቀበሌዎች ትላንት ጉብኝት አድርገዋል። ብሉት ለፍልስጤማውያን ቤተሰቦች ቃል እንደገቡት በአካባቢው ሰላም እናሰፍራለን እናሰፍናለን ብለዋል። እንዲሁም ከሰፋሪ ዮርዳን ጋር ሆነው ጸሎት ያደረሱ ተዋጊ ወታደሮችን ህግ ፊት እናቀርባለን ብለዋል። በዮርዳንና ሰማርያ ቀበሌዎች ዮርዳንና ፍልስጤማውያን በየጊዜው የሚያደርሷቸው ግጭቶች፣ ንብረት ማውደሞችና አንዱ የሌላውን ሰላምና ደህንነት ማደፍረስ በዚህ ከቀጠለ ለወደፊት ከፍተኛ ችግር የሚፈጥር መሆኑን በርካታ አካላት ማሳሰባቸው ይታወቃል። ስፖርት። የፈረንሳይ እግር ኳስ ቡድን ፓሪስ ሳን ጀርመን የእንግሊዙን አስቶን ቪላን በማሸነፍ የአውሮፓ ሱፐር ካፕ ሻምፒዮን ሆነ። ፓሪስ ሳን ጀርመን አስቶን ቪላን 2-1 በማሸነፍ ነው የዋንጫ ባለቤት የሆነው። ባለፈው ዓመትም በተመሳሳይ ሁኔታ ዋንጫ አንስቷል ፓሪስ ሳን ጀርመን። ይህ በእንዲህ እንዳለ በአውሮፓ ሊግ ዛሬ በርካታ ጨዋታዎች ይካሄዳሉ። ማካቢ ቴል አቪቭ ከሶፊያ ጋር ዛሬ ምሽት 9 ሰዓት ላይ ጨዋታውን ያካሂዳል። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ተብሎ የሚጠበቅ ቢሆንም በአንዳንድ አካባቢዎች ሞቃታማ የአየር ጸባይ እንደሚኖር የዘርፉ ባለሙያዎች ያደረሱን ትንበያ ጠቁሟል። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴላቪቭና አካባቢዋ 31፣ በሃይፋና አካባቢዋ 32፣ በኤርሸባና አካባቢዋ 37፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው ለሰዓቱ ያለን ዜና እዚህ ላይ አበቃ።
2: ስጠይና አመሰግናለን ስለ ዜናው። ሙዚቃ።

አድማጮቻችን አሁን ደግሞ ጋስቶች ላምባቢያን ይዘው ቀርበው እንመለከታለን። እንደተለመደው አራቱም ጋስቶች ስቲፍል ለፊት ላይ ይገኛሉ። ሁሉም ማለት በሚቻል ሁኔታ በኦስትሪያ መዳረሻቸው የጠፋይነትና ልጅ ሁኔታና እንዲሁም በይሁዳና ሰማርያ ለኩስራ በተሰኘው መንደር አካባቢ ያለውን ተጨባጭ ሁኔታ በሰፊው ከምስል ፎቶግራፍ ይዘውት ቀርበዋል። በየዲዮ ተህራኖት በሚጀምርበት ሰዓት በኩስራ በተሰኘው አካባቢ በተፈጠረው ክስተት በረፍት የነበረ አንድ ብርጌድ ወደዚህ አካባቢ በአስቸኳይ እንዲመጣ ተደርጓል ይላል ጽሑፉ። መጨረሻቸው ምን ይሆን የሚል እና እናትና ልጅ በቪና ኦስትሪያ ከጠፉ 5 ቀናትን አስቆጥሯል። እስካሁን ድረስ ምንም የታወቀ ነገር የለም ምን እንደሆነ። ከ150 እስከ 200 የሚሆኑ ሃይማኖተኛ አከራሪ ሃይማኖተኞች ባደረጉት ሰላማዊ ሰልፍ አገሮቹን መሐከለኛው ክፍል መተላለፊያ አሳተው ነበር የሚል ጽሑፍም አለ። ወደ ውስጥ ገባ ብለን በምንመለከትበት ሰዓት በፕራይመሪስ ምርጫ በሊኩድ ፓርቲ በሚደረገው ፕራይመሪስ ምርጫ በዚህም አንዳንድ ያለውን ሁኔታ በተመለከተን በሰፊው ይዞታል። ምርጫው ፍታችን ሰኞ እንደሚካሄድ እየተጠቀሰበት ሁኔታ አለ። ወደ ውስጥ በምንገባበት ሰዓትም ይሄ ኩስራ የተሰኘው አካባቢ መከላከያ ሰራዊት እዛ ቦታ በመሄድ በቦታው በመድረስ አክራሪ ሃይማኖተኞች የሰሩትን ድንኳን መሳይ አፍርሶባቸው ነበር። ግን ከተወሰነ ሰዓታት በኋላ እንደገና ተመልሰው ሄደው ይህን እንደገና መስራታቸው እጅግ በጣም አሳሳቢ ነው ሲሉ ተገልጿል። ቀደም ሲልም ሰጠም በዚህ በዜናው እወጃው ላይም ይዞት ቀርቦ ነበር። ከዛም በማከታተል የጠፉ እናትና ልጅ የሚል ጽሑፍ በሰፊው ይገኛል። ማሊ 50 ዓመት ስትሆን ሊኤል 23 ዓመት ወጣት ነች። የት እንደጠፉ እስካሁን ደስ መዳረሻቸው ጠፍቷል። በእነሱን ለማፈላለግም ሻባክ እንዲሁም ለሀብ 433 ምንለው እንዲሁም የአገር ውስጥ ደህንነት ክፍልም ሶስቱም የራሳቸውን ተወካይ ወደ ቪና ኦስትሪያ በመላክ ፍለጋውን ቀጥሏል። ሃይማኖት ካሳን በማስመልከት ሃይማኖት ብሎንዲኒት ብትሆን ኑሮ ሻባክ ይገባ ነበር እስካሁን ድረስ። ሻባክ ገብቶ የእሷን መዳረሻ ለማፈላለግ ይህን ያህል ጊዜ አንለፋም ነበር በማለት በሰፊው የተጻፈ ሁኔታ እናያለን እዚህ ላይ። በዚህ በማከታተልም ብዕር የተሰኘው ኪቡጽ አባት ከሶስት ልጆች ጋር ይኖር ነበር። አባት በተለይ በ1973 ዓመተ ምህረት እስራኤል ባካሄደችው ጦርነት የተዋጋበትን ታንክ ወደ ኪቡጽ ብዕር ወደ ተሰኘው ቦታ በማምጣት ለልጆቹ ለማሳየት ከፍተኛ ፍላጎት ነበረው። በመጨረሻ ላይ አባትየውም ልጆቹም በጥቅምት 7/2023 ሐማስ በወሰደው ጥቃት ሊገደሉ ችለዋል። ሶስቱም ተገለዋልኝ። በዚህ ቦታ አባት ይህን ሳያደርግ በመሄዱ በጣም ያዘኑት የኪቡስ ብዕር ነዋሪዎች ያ ታንክ ከአሜሪካ በቀጥታ ወደ እስራኤል በመምጣት ላትሮን በተሰኘው የታንከኞች መታሰቢያ ሙዚየም ታንኩዛ እንዲቀመጥ ተደርጓል። ይህን ያዩ እጅግ በጣም በወቅቱም በጦርነት ጊዜ የሚተካፈሉት ጓደኞቹ ይህን ሳያዩ ለልጆቹ ይህን ሳሳይ መሞቱም ልጆቹ መሞታቸውም እጅግ በጣም ያሳዝናል በማለት በሰፊው ጽፈዋል። ከዛ የራዚ የተሰኘው ወጣት ባለፈው ወር መገደሉ የሚታወስ ነው። በዚህም ሁኔታ በተለይ የቀድሞው የፍቅር ጓደኛ የነበረችው ይህን ነገር እንዳስደረገች ጥርጣሬ ነበር። አሁን በዚህ ጋዜጣ ላይ በተለይ የምናየው ሁኔታ ምንድን ነው? ልክ የቀድሞ ጓደኛዋ ከተለያየች በኋላ ነው እንግዲህ የሚያሳየው እሷ ወጣቶችን ልካ እንዳስገደለችው የሚያሳይ ፊልም
ልጁን ማልቲ ቀድሞ ጓደኛዋን ሲገደል በቀጥታ በቪዲዮ ቀርጾ ያሳዩት አፋን ይዛስ ትገረም እየተገረመች በመስሉ ላይ ከጓደኛዋ ጋር ቁጭ ብላ መኪና ውስጥ የቀድሞ ጓደኛዋ የፍቅር ጓደኛዋን ሲገሉት ግደሉ ብላ ላከቻቸው ልጆች ሲገሉት እያየች የምትገረምበት ሁኔታ የሚያሳይ ነው። ከአሁን በፊት እኔ ጀለበትም ስትል ስትከራከር የነበረች ነው። አሁን ግን ይሄ በገዛ በእንደ ተጠርጣሪዎቹ ተጠርጣሪዎች ልጆች ስልክ ላይ ነው የተገኘው። ልጆቹም ይሄን አድርጋቸዋል ተብሎ በሚጠየቁበት ሰዓት ምንም አይነት መልስ ሳይሰጡ ዝም በማለት ምንም አይነት መልስ ሰጡት ነገር ግን ራዚን ሲገሉት ሲያንገላቱትም ለከቻቸውም የቀድሞ ጓደኛው ፍቅረኛውም ለሷን በቪዲዮ እያሳዩት እንደገደሉት የሚያሳይ ምስል መገኘቱ ተገልጿል። ወደ ማሪብ በመንመጣበት ሰዓት ማሪብን በተመሳሳይ መልኩ የኩስራ ያለውን ሁኔታ በማስመልከት በሰፊው ተጻፈበት ሁኔታ አለ። ኩስራ እንግዲህ በይሁዳና ሰማራከብ የሚገኝ የአረቦች ቦታ ነው። እዛ ላይ ሰፈርተኞች ሄደው አዲስ ሰፈር ለመስራት ከፍተኛ ጥረት እያደረጉ ይገኛሉ። በዛ ዙሪያ ያለ ነው። ፕሬዝዳንት ዶናልድ ትራምፕ አሁንም ኢራን ጨርሰናል፣ በጦርነት ኢራን ተጨንፋለች በማለት የተናገሩት ነው። ሆርሙዝ የተሰኘውን የባህር መተላለፊያ ወሽመጥም በቁጥጥራችን ስር ነው የሚል ተናግረዋል። በሊኩድ ፓርቲ በሚደረገው ፕራይመሪዝ ምርጫ የቀድሞ ገንዘብ ሚኒስትር የነበሩትን ካህሎንን ወደ ፓርቲው ለመመለስ የከፍተኛ ጥረት እያደረጉ ነው የሚል ጽሑፉም እዚህ ጋር ይታያል። የሃይማኖት ካሳን በማስመልከትም የታለች ሃይማኖት በማለት የተደረገ ሰላማዊ ሰልፍ በሰፊው የተጻፈ አለ። እስራኤላዊውና ማዕሪብንም ስንመለከቱም በተመሳሳይ መልኩ ነው የጻፉት። አዲስ ነገር የለም። በተለይ እንደኚህ አክራሪ ሃይማኖተኞች ከ150 እስከ 200 የሚሆኑት መንገድ ዘግተው መካከለኛውን የሀገራችን ክፍል ዘግተውት እንደነበር የሐማስ በሚገርም ሁኔታ የሰላም ኮሚቴ የተሰኘውን አዛን ለሚያስተዳድራትን ደሞዝ ክፈለን በማለት የጠየቁበት ሁኔታ አለ። ወደ አዛ የሚገባው ሰብአዊ እርዳታን የተቀበሉ ለራሳቸው ከማድረጋቸውን ባሻገር ደሞዝ እንዲከፈለን በማለት ተናግረዋል። የቀድሞው የፈታህ ፓርቲ አባል የነበሩት መሐመድ ዳህላን ሐማስ መሳሪያ ቢያስረክብ ይመረጣ ስለ ተናገሩበት ሁኔታ አለ። ክብራትና ክብራን ተመልካቾቻችን፣ አድማጮቻችን እንግዲህ ከሞላ ጎደል ጋዜጦች ለአንባቢያን መጻፍት የሚለው ይሄ ነው። ምንጽፋን ምቱ ይሄ ነው። አሜሪካን በተለይ ደግሞ ኒውዮርክ ውስጥም ጸረ ይሁዳውያን ጸረ እስራኤል እንቅስቃሴ ሰላማዊ ሰልፎች ከጊዜ ወደ ጊዜ እየጨመረ እየመጣ ነው። ሳውዲ አረቢያ ከእስራኤል ጋር ልታደርግ የነበረውን የአብርሃም ስምምነት የሚያስርቅ ሁኔታ ተሰርቷል። በተለይ ጥቅም 7 2023 ወዲህ ሳውዲ አረቢያ ወደ ኋላ እያፈገፈገች ነው። በተለያዩ በሀገሯ የሚካሄዱት ዓለም አቀፍ የቢዝነስ የተለያዩ ስራዎችም ግንኙነትም ለእስራኤላውያኖች ቪዛ ላለመስጠት ከመስጠት እየተቆጠበች ነው የሚል ጽሑፍ አለ። ከሞላ ጎደል ይህን ይመስላል ውድ አድማጮቻችን።

0: የተከበራችሁ አድማጮቻችን አሁን ደግሞ እንግዲህ ወቅታዊ ዘገባ እናቀርብበት ሰዓት ነው። ከዛ በፊት ግን ወንዝ ያፈራሽ ይላል ነዋይ እንዴት ነው አይቸው?
1: ወንዝ ማን ማያፈራው ነገር አለ ብለህ ነው? ወንዝ ብዙ
0: ያገሬ ልጅ ማለት ነው አይደለም?
1: እውነት ነው ያገሬ ልጅ ማለት ነው። ወንዝ ያፈራሽ ከወንዝ ዳር የፈራች ወይም ያበበች ተክልም ችግኝም ሊሆን ይችላል። ሁሉን ነገር እንችላል። ፍሬ ነገር መቼም መልካም ነው። ይሄ
0: ጥሩ ነው። እንግዲህ አንተ መቼም እድሜህን ቁጥሩን ባትነግርም ዛሬ ልደት እንደሆነ ቅድም ሹክ ብላኛል። እንኳን አደረሰ።
1: አመሰግናለሁ።
0: እኔ ዓመተ ምሕረቱን ቀኑን አልጠይቅም።
1: አዎ ልደቴ ነው ዛሬ። አመሰግናለሁ።
0: ኃይለ ሥላሴ እንደተወለድክ
1: ነው በዘመን እንኳን አይደለም።
0: ጥሩ። እንግዲህ አሁን ትንሽ ችግሮች የጠፉ ሰዎች ላይ ነው ትኩረት የምናደርገውና በኦስትሪያ እንግዲህ እናትና ልጅ ጠፍተዋል። 5 ቀናት አልፈዋል መዳረሻቸው። ባለፈው አርብ ጀምረው ነው። እንዴት ነው ፍለጋው? አሁንም ቀጥሏል፣ ግን በጣም ተጠናከረ ሁኔታ ነው። በተቃራኒው ደግሞ የሃይማኖት ጉዳይ ደግሞ የተፋዘዘበት ሁኔታ እንዳለ ቤተሰቦች ቅሬታቸውን የገለጹበት ሁኔታ አለ።
1: ኦስትሪያ ቪና የኦስትሪያ ዋና ከተማ ነች። እንግዲህ ካርብ ዕለት ጀምሮ ማለት ነው አንተ እንደጠቀስከው መዳረሻቸው የጠፋ እናትና ልጆች የት እንደሄዱ ጠፍተዋል። እንግዲህ የሀገሪቱ ከፍተኛ ፖሊስ መርማሪ ይህን ጉዳይ ተቀብሎ ሲመረምር ቆይተዋል እስካሁን ድረስ። አሁን እንደገና ግን የሀገራችን የእስራኤልም ሞሳድም ሻባክ ወይም የሀገር ውስጥ ደህንነት ለሀብ 433 ምንለው የፖሊሶች መርማሪ
0: ልዩ
1: መርማሪ እንግዲህ ሶስቱም ባንድ ላይ ጥምረት በመፍጠር ወደ ኦስትሪያ በመሄድ ወደ ፍለጋውን ተቀላቅለዋል። በአንጻሩ ደግሞ ሃይማኖት ካሳ ከጠፋች ዛሬ 900 ቀናት አስቆጥሯል። ቅድም አንተም በዜና ወጃህ ተመልክተሃል። የእሷ የሃይማኖት ወላጆች አሁን የሚናገሩት ምንድን ነው? ሻባክ ይግባና ይመርምርልን እያሉ የሚጠይቁት። ይሄም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ነው ለዚህ መመሪያ መስጠት የሚችሉት። ቃል ተገብቶላቸው ነበር፣ እስካሁን ደስ የሆነ ነገር የለም። ዜጋ የሚያሳየው ሰጠኝ ምናልባት መድሎ አለ የሚሉ ሰዎችም ብዙም አሉ። ሊያሰኝም ላያሰኝም ይችላል። ባለፈው ዩባል የሚባለው ሕፃን በእኛ አሽኪሎን አካባቢ ጠፍቶ በተወሰነ ሰዓት ከ12 ሰዓት በኋላ ምስባል ሰዓት የተገኘበት ሁኔታ አለ።
0: በፍለጋው ሂደት ልዩ ነበር።
1: በፍለጋው ሂደት እጅግ በጣም ልዩ ነበር።
0: የተገኘበት አጋጣሚ እንዲሁ ቢሆንም ግን የፍለጋው ሂደት በጣም በተጠናከረ ሁኔታ ብዙ ኃይል የነበረው ነው። አሁን
1: ሻባክ በቀጥታ የገባበት ፍለጋ ነው የነበረ፣ ምርመራ ነው የነበረ።
0: አሁን ከዛ አንጻር ነው ሻባክ ከገባ ለሀብ 433 ጥሩ ነው። በእናትና ልጁን ለማግኘት የሚደረገው ፍለጋ የግድ እንግዲህ እስራኤል ለዜጎቿ ያላትን ክብር የሚያሳይ ነው። በሌላ በኩል ደግሞ አሁን እንዳልከው የሃይማኖት ካሳው ጉዳይ 900 ቀናት እንደው ስናሰላው 34 ማለት ነው፣ ወደ 2 ዓመት ከ5 ወራት አካባቢ ማለት ነው መዳረሻው የጠፋና ዛሬ 900 ቀናት ሲቆጠር፣ ትላንትናም ሰላማዊ ሰልፍ አድርገው ነበር ቤተሰቦች። አባቷም ማክሰኞ ጠይቀ ነው ነበር የነበረውን ቅሬታ ገልጿል። እናቷም ትላንትና በሰላማዊ ሰልፉ እንዲሁ በተመሳሳይ ሁኔታ እና እኔ እንደው ለምን አሁን ለዩባል እንደተደረገው አልተደረገ የሚለው ቤተሰቦች ትክክል ነው መስለው የምታይ እኔ?
1: አዎ እዚህ ላይ ነው እንግዲህ እነሱ ይህን ያህል ቀናት የሚጠይቁት ትገኝ አትገኝ የሚለው ሳይሆን ቢያንስ ሻባክ ገብቶ ሁኔታውን ቢመረምረው ቀን እየቆጠረ ቀን እየገፋ በሄደ ቁጥር አደገኝነቱ እየጨመረ ነው የሚመጣው። ለህይወቷም አስጊ ከሆነ ደረጃ ለሚደርስበት አጋጣሚ ይመጣል። በተቻለ መጠን በፍጥነት ይኸው ቪና ድረሳለ እንደሄዱት ኦስትሪያ ድረስ።
0: አዎ ታዲያ እኔ ቅሬታ ደግሞ አለኝ በሃይማኖት ካሳው ፍለጋ ጉዳይ። በተለይ በእኛ ህብረተሰብ እንቅስቃሴ የሚያደርጉ ሰዎች ከመጀመሪያው አንስቶ አንዳንድ ነገሮችን ስታዘብ ነበር። እኔ ማለት ትችት ያለኝ ነው። ምክንያቱም መጀመሪያ አካባቢ በአንዳንድ ቦታዎች በአንዳንድ እንትኖች የሃይማኖትን ጉዳይ በማንሳት ለራሳቸውም ለውቅና የተጠቀሙበት ወይም ደግሞ ሌላ ፖለቲካዊም ጥቅም ለማግኘት ያደረጉበት አንዳንድ እንቅስቃሴዎች አይተናል። ከዛ በኋላ እየፈዘዘ እነዛ በትኩረት ሲያነሱ የነበሩ ሃይማኖትን ሲያነሱ የነበሩ ሰዎች አሁን ስሟን ከማንሳት ተቆጥበዋልና አንዳንድ ጊዜ በእኛ ህብረተሰብ አንድ ችግር ሲመጣ ለተወሰነ ጊዜ መሆን የለበትም ተዳፍነው የሚቀሩ ነገሮች አሉና አሁንም አረፈደም ይቻላል መንቀሳቀስ ይቻላል በአንድነት መጠየቅ ይቻላል የሶስቱም ፈለጋ አንድ አይነት ቢሆን ጥሩ ነው
1: ራሴን በራሴ ካላንቆለባበስኩት ማን ያንቆለባብሰኛል የሚባል አባባል አለ እኛ ራሳችን በራሳችን መደጋገፍ ካልቻን የራሳችን ልጅም እንደጠፋች ያወቅን እኛም በተሰብ ሰላማዊ ሰልፍ በሚጠይቁበት ሰዓት በጣም አነስተኛ ሰዎች ነው የምንገኘው በጣም እጅግ በጥጅት በጣም ሲበዛ እንደውም ከኛ ማህበረሰብ ይልቅ ንጮች ወደ ለሰላማዊ ሰልፍ የሚገኙበት ሁኔታ ነው ያለውና እንዶቸን ላባንል መልካም ነው ይሄም ራሱ አንድ ተጽዕኖ የሚያሳድር ጉዳይም ይሆናል ግን በተለያዩ ነገሮች እኮ ስንደጋገፍ እኮ ያየን ነው ስንረዳዳ እኮ ያየን ነው
0: እኮ ግን የበለጠ በእንደዚህ አይነት ነገር በሚያስፈልገው ለምሳሌ ሰላማዊ ሰልፍ ካስፈልገ በብዛት ወጥቶ መጠየቅ ይገባል ለሌላው ነገር እንደምን ይሄደው ለሌላው ነገር እኮ እንሄዳለና እንሄዳለን ብዙ ነገሮች እንሄዳለንና ትንሽ ከኛም መስተካከል ያለበት አለ
1: ትንሽ ሳይሆን በትልቁ
0: አዎ ሌላውን መውቀስ ብቻ አይደለም መሰረት ባላቸው ነገሮች ለኛ አንድነት በሚፈጥሩ በአጠቃላይ እንደው በሌላው አሁን ለምሳሌ ሰላማዊ ሰልፍ ሌላውም ሲያደርግ የሆነ ችግር ሲፈጠር የኛ ጉዳይ ካልሆነ በጸጥታ ምናይበት ሁኔታም አለ ይሄን መስተካከልበት እንደ እስራኤል ዜጋ ለሁሉም መሆን አለብንና እስኪ እንግዲህ ሃይማኖትም በስትሬት ፉትናትና ልጅም
1: ተገንተው በሰላም ወደ ቤተሰቦቻቸው የሚቀላቀሉ ይሁን ሐማስ እና ሂዝቡላን ተጨባጭ ሁኔታ እንዴት ታይዋለ? ሁለቱም ሽብርተኞች ናቸው ሁለቱም ለኛ አስጊዎች ናቸው ሁለቱም መሳራን ፈታም ይያሉ ነው
0: እንግዲህ ሐማስም ሂዝቡላም አንድ አይነት አቋም ነው ያላቸው ለእስራኤል እስራኤልን ማጥፋት ነው እስራኤልን ማስወገድ ነው ያላቸው አቋም ስለዚህ እነዚህ ድርጅቶች ሙተው እንኳን ያቋም ለውጥ ያደርጋሉ በያላስብም ጠፍተውም ቢሆን ያው ጸረ እስራኤል እንቅስቃሴያቸው ነው የሚያደርጉና እንደው እስራኤል መዘናጋት ያለባት መስሎ አይታየኝም በሰላዚህ የተኩስ አቁም ስምምነት እየተደረገ ነው ስምምነት እየተደረገ ነው የሰላም ምክር ቤት አለ በሊባኖስ ጉዳይም እስራኤልና ሊባኖስ የተዋዩ ነው የተፈራረሙ ነው የሚለው እንዲያውም እስራኤልን የበለጠ የሚያዘናጋ ነው መስሎ የሚታየኝና ይሄን በትኩረት መከታተል የሚያስፈልግ መስሎ ነው የሚታየኝ ለዛም ነው የመከላከያ ሚኒስትሩ እንግዲህ ትላንትና በደቡብ ሊባኖስ ጉብኝት ባደረጉበት ጊዜ እስራኤል ለቃት ወጣም ከደቡብ ሊባኖስ ከሶሪያና አዛ ያሉበት ምክንያት አላቸውና እንዲህ አይነት ነገር ትክክል ነው ብዬ ነው ማስብ የሰላም ቀጠና ነው የግድ ነገሮች ካልተረጋጉ በተጨባጭ ለውጥ ካልመጣ ለቀህላቸው ከመጣ ያ ሁሉ የተከፈለው መስዋዕት የወደመው ንብረት ሁሉ ምንም ዋጋ የለም አሁን
1: የተከፈለው ህይወት መስዋዕት
0: አዎ የተከፈለው ህይወት መስዋዕት አሁን በኢራን ጦርነት ጉዳይ ያ ሁሉ ተከፍሎ ንብረት ወድሞ ውጤቱ አሁንም በአየር ላይ የቀረ ነው የተፈለገው ጦርነት ግብ አልመጣምና እንደዛ እንዳይሆን አሁንም ነገሮችን በትኩረት መስራት የሚያስፈልግበት ነው እስራኤል በዚህ በሶስቱ ቦታዎች አልወጣም ያለችበት የራሷ ምክንያት አላትና ጠንከር ባልክ ቁጥር ራስክን ያስከብራል ነው አንተ ምጨምረው ካል
1: ተናግረዋል ሁሉን ነገር አንተ ለሁሉም ሁኔታ አንተ ጠንከራው ነህ መገኘት ነው ያለብህ እስራኤል እንዳገር እንዳላት መንግስት እንዳላት የራስ የሆነ አቋም ሊኖራት ይገባል አንድና አንድ የሆነ ሁልጊዜም ከሌላ በርግጣው የሌላ ወዳጅ ሀገራትን ምክር መስማት ድጋፍ መቀበል መልካም ነው ነገር ግን የራስ የሆነ አቋም ሊኖር ይገባል
0: የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፖለቲካ አካሄድ የውሳኔ አካሄድ እንዲሁም አንዳንድ ጊዜ ለአሜሪካም ራሱ ጉዳት የሚያመጣ ነው ለእስራኤልም ለወዳጆቿም ለአሜሪካ ወዳጆች እንግዲህ አሜሪካ እንደዚህ ናት ወይ አብረን ተዋግተን አብረን እንትን ብለን ጥላን ነው የምጠፋ የሚሉበትን ሁኔታ እንዳመጣ እንደ አፍጋኒስታን እንደ ኢራቅ እና አንዳንድ ጊዜ አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገሮችን በፉከራ ሚሆን የለም ኢራኖች በደንብ እየተዘጋጁ ነው አሁንም ስለዚህ አሜሪካ አቅማላት እስራኤል አቅማላቸው ስለዚህ እናቅማቸውን ማሳየት አለባቸው እንዲያማቸው የሚያደርግ እርምጃ መውሰድ ያስፈልጋል ሰላም በሰላም ጠረጴዛ ቁጭ ብለው ተዋይተው የማይገባቸውን ሰዎች ማሳየት
1: መከራው መከራውን ቢካለ መከራ ይምከራው ይባል አባባል አለ። አሜሪካ በዚህ ሰዓት ላይ በዚህ ጦርነት ላይ የበላይነቷን አስጠብቃ ካልወጣች ነገ ነገ ማልዳ የሚጠብቃተኝ ቻይና ታይዋንን ትወራለች፣ ሩሲያውንም ትከጥላለች፣ ሰሜን ኮሪያ ደቡብ ኮሪያን ወራለው ብላ ተነሳለች። ነገር ሁሉ ተበላሽ ማለት ነው፣
0: ጥንቅጡ ይወጣል።
1: ስለዚህ አሜሪካ እንደምንም ብላ በዚህ ጦርነት ላይ የበላይነቷን ካላስጠበቀች ጦር አይመጣም።
0: አዎ፣ ምንድነው የሚባል በአማርኛ አይደል ወይ? በዘፈንሽ ከዘፈንሽ ባላፈርሽ ነው። ከጀመሩ ጥሩ አድርገው።
1: አዎ፣ በእርግጥ አንዳንዴ ኢኮኖሚ ጉዳይ አለ። እሳቸው አሁን የዶናልድ ትራምፕ ንግግር አንዳንዴ የዓለምን ኢኮኖሚ አንዴ ሲያወጅቀው አንዴ ሲያነሳው እናያለን። ውስጣዊ ምርጫም አለባቸው፣ ችግርም አለባቸው። ውስጣዊ ምርጫም እንዳለ ነው በቅርቡ። ከዛም መተኮሻውም ሚሳኤሎችም እየመነመኑ ተብሏል። ይሄ ግን እጅግ በጣም እውነት ከሆነ ይሄ የሚያስተች ነው፣
0: ያሳፍራል።
1: በጣም በጣም የሚያስተች። እንዴት ነው በዚህ በነበረችው ጦርነት የአሜሪካ አቅም ይሄ ነው ወይ? ያላት ኃይል እስካሁን እንዴ ይሄ ነው ወይ? በጣም በጣም
0: በእውነት ስልት ከሆነ ጥሩ ነው። ግን ተተኳሽ አሁን መከላከያ
1: ስልት ይሆናል ብዬ አምናለሁ እኔ።
0: መከላከያ የላትም ሲባል በእውነት የሚያሳዝን ነው። እንደዚህ ከሆነ ሌላ ከአሜሪካ ከቻይና ጋር ብትዋጋ፣ ከሰሜን ኮሪያ ጋር ብትዋጋ ምን ይመጣ ይችላል የሚለው ብዙ ጥያቄ የሚያስነሳ ነው። እንግዲህ ሰላሙን ያምጣልን። ዞሮ ዞሮ ከጦርነት የሚገኝ ምንም ነገር የለም። ሰላም እንዲሰፍን እንመኛለን።
1: ደምስክና
0: ፕሮግራም ነታ ሙዚቃ Thank you.

0: ምን ነው የሰርግ ዘፈን?
1: አሙስ ነው እኮ
0: አሙስ ነው
1: አሙስ ነው። እና
0: ምትደረግ ክብራት እና ክብራን አድማጮቻችን፣ አሁን ደግሞ በኢትዮጵያ የእስራኤል አምባሳደር በአጠቃላይ በአፍሪካ አምባሳደር ተወክለው እስራኤል ወክለው የሚያገለግሉት የክቡር አምባሳደር ዶክተር አብርሃም ንጉሴ መስመር ላይ ይገኛሉ። ሰላም ጤና ይስጥልኝ ክቡር አምባሳደር ዶክተር አብርሃም ንጉሴ።
2: ሰላም ጤና ይስጥልኝ አቶ አይቸው፣ አቶ ሰጠኝ፣ እንዲሁም አድማጮቻችን በሙሉ እኔ በጣም ደህና ነኝ።
0: እንደምን አደሩ? በቅድሚያ እንግዲህ አንተ እያልን እንድናወራ ከወዲሁ ይፈቀድልን። ሰጠኝ ድምፁን አጥፍቷል።
2: የተፈቀደ ነው።
1: አምባሳደርን ያክል አንተ ብሎ ማውራት በጣም ይከብደናልና በአንተ ተው እንቀጥል።
0: እሺ እሺ ዶክተር፣ እንግዲህ ከማቀር
2: አንተ ብትሉኝ ደስ ይለኛል።
0: እሺ እንዴት ነህ? ደህና ነው ወይ? ኢትዮጵያ እንዴት ነች? ኢትዮጵያና እስራኤል ግንኙነት፣ ኢትዮጵያ እስራኤል ከአፍሪካ ጋር ያላት ግንኙነት እየተሻሻለ መጥቷል ወይ? እስኪ ያለውን ሁኔታ ለአድማጮቻችን ብታሰማን።
2: አዎ እንግዲህ በኢትዮጵያና በአፍሪካ ባለው የግንኙነት ሂደት ውስጥ ያው የአፍሪካ አንድነት ድርጅት እና የኢትዮጵያ አምባሳደር ሁኜ ስመጣ በሁለቱ አቅጣጫ ያው አዲስ አበባ ተቀማጭነት በማድረግ በብዙሃንና በሁለትዮሽ ግንኙነት ላይ የተመሰረተ ነው ማንኛውም ስራ። በሁለትዮሽ የኢትዮጵያና የእስራኤልን ግንኙነት እናጠናክራለን። በብዙሃን መስመሩ ደግሞ የአፍሪካ አንድነት ድርጅት በአፍሪካ አንድነት ድርጅት የተአቀፉና እንደዚሁም ደግሞ በአፍሪካ ድርጅትም ያልታቀፈ አገር ቢኖር እስራኤል እውቅና ከሰጠች ያንንም ደግሞ አገልግሎት እኛ እንሰጣለን። ለምሳሌ ያህል በአፍሪካ ዛሬ በአፍሪካ አህጉር ውስጥ 54 ሀገሮች መንግስታት የተባበሩት መንግስታትን እውቅና ያገኙና በአፍሪካ አንድነት ድርጅት አባል የሆኑ አሉ። በተጨማሪ ደግሞ ከ54ቱ ኢትዮጵያ እስራኤል ባለፈው ዓመት የሶማሌላንድን እውቅና እንደ ሀገር እንደ መንግስት እውቅና ስለሰጠች በኛ ስራ ውስጥ 55 ሀገሮችን ያጠቃለለ ይሆናል ማለት ነው። ምንም እንኳ የአፍሪካ አንድነት ድርጅት እውቅና ባይሰጣትም እስራኤል ስለሰጠቻት ለእኛ 55 ሀገሮች ናቸው፣ 55 መንግስታት ናቸው በሚል ነው ስራችን የምንሰራው። እነዚህ 55 ሀገሮችን በአፍሪካ አህጉር ውስጥ በአምስት እንከፍላቸዋለን። የሰሜን አፍሪካ፣ ደቡብ አፍሪካ ያሉ በደቡብ አቅጣጫ ያሉ ሀገሮች፣ በምስራቅ እና

0: ማንኛውንም የኤምባሲ አገልግሎት ከአካባቢው ካለው የኤምባሲ ጽህፈት ቤት ያገኛሉ ማለት ነው። ለምሳሌ እኛ አሁን እዚህ አዲስ አበባ ያለው የእስራኤል ኤምባሲ ለኢትዮጵያ እና ለአፍሪካ አንድነት ድርጅት በተጨማሪ ለሶማሌላንድ እና ለደቡብ ሱዳን የኤምባሲ አገልግሎት እንሰጣለን። የሶማሌላንድም ሆነ የደቡብ ሱዳን አምባሳደር ተሰይሞላቸዋል፣ ግን የኤምባሲ ጽህፈት ቤት አልተከፈተም። አምባሳደሮች የተሰየሙት ተቀማጭነታቸው በእስራኤል ሀገር ነው። እንደዚሁም ደግሞ በሌላም አካባቢ ደግሞ ያሉ ኤምባሲ ጽህፈት ቤቶች ሌሎችንም እንደዚሁ ይሸፍናሉ። በዚህ ሁኔታ ላይ ግንኙነቱ እየተጠናከረ የሄደ ሂደት ነው ያለው። እንደሚታወቀው እስራኤል ከተቋቋመች በኋላ ብዙ የአፍሪቃ ሀገሮች ነፃነታቸውን ከቅኝ ግዛት ያገኙ ከዚያ በኋላ ነው። በዚህ ወቅት ላይ እስራኤል ከፍተኛ ሚና ተጫውታለች። ምክንያቱም ምንም እንኳ እስራኤል ገና እንግዳ ገና አዲስ መንግስት ብትሆንም ብዙ አገሮችን ረድታለች። ነፃነታቸውን ካገኙ በኋላ ኢኮኖሚያቸውን መስመር ለመገንባት የወታደራቸውን የደህንነታቸውን መስመር ለመገንባት በተለያየ መልክ የማህበራዊ መዋቅሩን በማጠናከር በተለያዩ አገሮች ይረድተዋል። ያ የተደረገው እርዳታ እስከ ዛሬም ድረስ የቀጠለ ስለሆነ ዛሬ ባለንበት ወቅት በሁኔታ ላይ እነዚህ የአፍሪቃ አገሮች ከእስራኤል ጎን የተሰለፉ ናቸው። ለዚህ ነው ከብዙሃኑ የአፍሪቃ ሀገሮች ከእስራኤል ጋር ግንኙነታቸውን ያለ በተለይ በአሁኑ ወቅት ስትራቴጂካሊ ዲፕሎማቲክ ስትራቴጂካሊ ስንመለከተው ለእስራኤል በተለይ ከጥቅምት ሰባት በኋላ ለእስራኤል ከአውሮፓ ሀገሮች ይልቅ ከእስራኤል ጎን በተባበሩት መንግስታት በኩል ድምፅ በመስጠት በዚህ በአፍሪቃ አንድነት ድርጅትም ደግሞ በእስራኤል ላይ የሚጠነሰሰውንና የሚቀርበውን ጸረ እስራኤል አቋም በመቃወም በኩል ከእስራኤል ጎን የተሰለፉት በአፍሪቃ አህጉር ያሉ እነዚህ 44 ሀገሮች ናቸው። እነዚህ 44 ሀገሮች ወዳጅነታችን ደረጃ አለው። ከፍተኛ ወዳጅነትና ጥብቅ ግንኙነት ያለን አሉ። ቁርጠኛ ወዳጅነት ያሉ አገሮች አሉ። ከነሱም አገሮች በይበልጥ ኤምባሲ ጽህፈት ቤት ተከፍቶ አምባሳደርም ተቀማጭ ከዚያው በመሆን ብዙ ደረጃ ላይ አለ። ለምሳሌ ኢትዮጵያን ብንወስድ ኢትዮጵያ በወዳጅነትና ለእስራኤል ቁርጥ ወዳጅ በመሆን በአንደኝነት ደረጃ የምትመራው ኢትዮጵያ ናት። ከዚያም ቀጥሎ ሌሎች ሀገሮች አሉ፣ እንደነ ደቡብ ሱዳን የመሰሉ ሌሎችም እንደነ ካሜሮን፣ እንደነ ጋና፣ እንደነ አይቮሪ ኮስት አሉ። ሌሎችም ሀገሮች ግን ኢትዮጵያ እና እስራኤል እንደሚታወቀው ግንኙነታቸው ልዩ የሆነ ግንኙነት መሰረታዊ የሆነ የብዙ ሺህ ዘመናት ግንኙነት ያላቸው አገሮች ስለሆነ በታሪኩም በሃይማኖቱም በባህሉም ከሶስት ሺህ ዓመት ያላነሰ ታሪካዊ ስር የሰደደ ግንኙነት ስላለ የሁለቱ ህዝቦች እና አገሮች ወዳጅነት በጣም የጠነከረ ነው።
1: ጥሩ። ክቡር አምባሳደር፣ አሁን በተለይ ከቅርብ ጊዜያት ወዲህ በላቲን አሜሪካ ሀገራት ግንኙነቱ የሻከረው ሁሉ ከቬንዙዌላ ከሌሎችም ከኮሎምቢያ ጋር የበለጠ እየተጠናከረ መጥቷል እና እንደዚህ በጦርነቱ ምክንያት በአፍሪካም ሀገር ከእስራኤል ጋር ችግሮች ነበሩ በአንዳንድ ሀገራት እና አሁን እየተሻሻሉ የመጡ ነገሮች አሉ ወይ? እንደዚህ በፊት በጠላትነት የሚያዩ አሁን ደግሞ ወዳጅ እየሆኑ የመጡ ሀገራት አሉ ወይ? ሁኔታውን በመረዳት
0: እርግጥ

0: እንግዲህ ቀደም ብለህ እንደጠቀስከው በእውነት እንደ አፍሪካ ደግሞ አሁን የደቡብ አሜሪካ አህጉር ደግሞ ለእስራኤል ጥሩ ደጋፊ ሆኗል። አሁን ወደ አፍሪካ ስናተኩር፣ አዎ በአፍሪካ ውስጥ በግልጽ ዲፕሎማቲክ ያደረጉትን 44 ሀገሮች ብያለሁ። አሁን ለምሳሌ ደቡብ አፍሪካ የምትወስድ ዲፕሎማሲነቱ ያው ይቀዝቅዝ እንጂ ዲፕሎማሲነቱ እንዳለ ነው። ግን የነበረው በአምባሳደር ደረጃ የነበረው ግንኙነት በተለይ ወደ ሀግ ወደ ዓለም አቀፍ ፍርድ ቤት እስራኤልን ሄደው ከከሰሱ በኋላ በአዛ ምክንያት የወዳጅነቱ ደረጃው ዝቅ ብሏል። ግን ዲፕሎማሲ ግንኙነት አለ። እሱን ከተቆጠረ እንግዲህ ያው ነው። አሁን ግን አሁን ደቡብ አፍሪካም ቢሆን በራሷ ባላት የውስጥም ችግር ወደ እስራኤል እየቀረበች እየመጣች ነው። ሌሎችም አገሮች አሉ በአፍሪካ ውስጥ በግልጽ ወዳጅነታቸውን መግለጽ የማይፈልጉ ነገር ግን ከጠረጴዛ በታች ግንኙነታቸውን ያደረጉ አገሮች አሉ። እከሌ ከሌ ማለት አልችልም። ያው ነገሩ በጠረጴዛ በታች ስለሆነ ማለት ነው ግንኙነቱ። ይሄም የሚመነጨው ከጥቅም አንጻር ነው። ከጥቅም አንጻር እንግዲህ ዲፕሎማሲና ፖለቲካን ብዙ ጊዜ የሚያቀራርበው ስጠይ ልስጥህ የጥቅም ግንኙነትም ጭምርት አለው። ምክንያቱም የእስራኤል ቴክኖሎጂ ዛሬ የእስራኤል ቴክኖሎጂ ለአፍሪቃ አገሮች ትልቅ የልማት ምንጭ ነው፣ ትልቅ የልማት መሰረት ነው። ለምሳሌ ብንወስድ በእስራኤል ውስጥ የተፈጠረው የጠብታ መስኖ አፍሪካ ሀገራት እንደሚታየው በጣም ለም አፈር ስለሆነ ያን የጠብታ መስኖ ወደ አገሮች ዲፕሎማሲም ባይኖራቸው በይፋ ውስጥ ለውስጥ ያንን ጥቅም ማግኘት ስለሚፈልጉ ግንኙነት አላቸው። በደህንነትም በኩል የሄድክ እንደሆነ በማሰልጠንም በኩል በጤናም በኩል አዳዲስ ኢኖቬሽን ወይም የተፈጠሩ መሳሪያዎች ስላሉ ሰዎቻቸውን እየላኩ በእስራኤል ያሰለጥናሉ። የእስራኤልም አዋቂዎች ወይም ባለችሎታዎች እንደየሙያው ወደ እነዚህ ሀገሮች እየሄዱ ያሰለጥናሉ። እስራኤልም ደግሞ ከነዚህ ሀገሮች ጥቅም ታገኛለች። የኢኮኖሚ ጥቅም ሁለተኛ አለ። የመሸጥና የመለወጥ ሁኔታዎች አሉ። ሌላም አንጻር ደግሞ በተለያዩ ሁኔታዎች ደግሞ በዓለም አቀፍ ፎርምም ላይ በግልጽ ባይደግፉም ብዙ አይነት ውስጣዊ አሰራሮች ይሰራሉ እና አሉ እንደዚህ የሚያደርጉ አገሮች። በይፋ ግን ዲፕሎማሲ ግንኙነታቸውን ያደረጉ የእስራኤልን ባንዲራ የተከሉ 44 ሀገሮች ናቸው። በእነዚህም ሀገሮች ላይ ጥሩ የሆነ በትምህርት፣ በእርሻ፣ በጤና፣ በመከላከያ፣ በደህንነት፣ በውስጣዊ ደህንነት በተለያየ መልክ እስራኤል ልምዷን ታሳትፋቸዋለች። እነሱም ደግሞ ለእስራኤል የጋራ የሆነ ትብብርና የጋራ የሆነ ጥቅምን ለሀገሮችን ለመገንባት ጥረት ይደረጋል ማለት ነው። እና አገሮች አሉ። ለምሳሌ ሶማሌላንድ ላይ እውቅና ስትሰጥ እስራኤል እውቅና ሰጠች። ሌሎች ሀገሮች አልሰጡም እስካሁን ድረስ። ግን ብቸኛዋ
1: እንዳው ይሄ ሁኔታ እስራኤል እውቅና መስጠቷ ምክንያት ሌሎች የአፍሪካ ሀገሮች ትንሽ ተቃውሞ ያሰሙ ሀገሮች አሉ
0: እንዴ? አዎ፣
1: እስራኤል ላይ
0: በጣም አንደኛ መሪዋ ሱማሌ ናት። ራሷ አገሬን ቆርሳ ሶማሌላንድ የሶማሌላንድ የሶማሌ አካል ናት። ስለዚህ ለምን እስራኤል ዕውቅና ሰጠች በሚል በአፍሪካ አንድነት ድርጅት በእስራኤል ላይ ውሳኔ እንዲያልፍ እስራኤልን እንዲኮንኑ እንዲያውም ከእስራኤል ጋር ወዳጅ ያሉ አገሮችን ወዳጅነታቸውን እንዲያቋርጡ ብዙ ጥረትና ብዙ ትግል በዚህ በአፍሪካ አንድነት ድርጅት አድርገዋል። እነሱ ሶማሌ ይምሩ እንጂ ሌሎች ማገሮች ለምሳሌ እንደ ጅቡቲ፣ ጅቡቲ ሊቀመንበሩ ጅቡቲ ነው፣ የጅቡቲ ሀገር ሰው ነው የአፍሪካ አንድነት ድርጅትን የሚመራው። ሁለተኛ ምክትል ሊቀመንበሯ ደግሞ የአልጄሪያ ናት። ስለዚህ አልጄሪያም ሆነ ጅቡቲም ሆነ ጸረ እስራኤል አቋም ያላቸው ከእስራኤል ጋር ወዳጅ ያልሆኑ ናቸው። ስለዚህ ሶማሌ እንደነዚህ ያሉትን እንደነ ደቡብ አፍሪካ፣ እንደነ ሞሪታንያ፣ እንደነዚህ የመሳሰሉትን አገሮች በማስተባበር በእስራኤል ላይ ውሳኔ እንዲያልፍ እቀባ እንዲደረግ ብዙ ጥረት አድርገዋል፣ ግን አልተሳካላቸው። ያልተሳካላቸው ምክንያት ምንድን ነው? ወዳጅ ሀገሮቻችን ሎቢ በማድረግ በማስተባበር የነሱ ያቀረቡት ሀሳብ በድምፅ እንዲወድቅ በማድረግ ነው።
2: በቂ ዲፕሎማሲ ስራ ተሰርቷል ማለት ነው።
0: አዎ በጣም በዚህ ሁኔታ አዛንም በተመለከተ፣ ሊባኖንንም በተመለከተ፣ ኢራንንም በተመለከተ፣ ሶማሌላንድንም በተመለከተ በዚህ አንድ ዓመት ሁለት ዓመት ተኩል ሶስት ዓመት ሊሆን ነው አሁን ጦርነቱ ከተጀመረ ከኦክቶበር ሰባት በኋላ በተለይ እስራኤልን ለመኮነን ብዙ ጥረት የአፍሪካ አንድነት ድርጅት መሪዎች ቀደም ብዬ ጠቀስኳቸው ጥረት አድርገዋል፣ ግን አልተሳካላቸው። ወዳጆቻችን በመተባበር ድምፁን በድምፅ በመሻር የድምፅ ብልጫ ባለማግኘት ሊሳካላቸው አልቻለም እንጂ ብዙ ጥረት ተደርጓል።
2: ጥሩ። ክቡር አምባሳደር በጣም እናመሰግናለን። ሌላ ጊዜ ደግሞ በሌሎች ጉዳዮች እንነጋገራለን። ሰላም ቀን እንመኛለን።
0: አመሰግናለሁ።
2: ደህና ይዋሉ። እሺ፣
0: ደህና ዋሉ።
2: ቻው። የተከበራችሁ አድማጮቻችን፣ አሁን ደግሞ ከወይዘሮ ክብካብ ቸኮል ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ክብካብ፣ እንደምን አደርሽ?
3: አብሮ ይስጥልን። እንዴት ናችሁ? ሰጠኝ የስራ ባልደረቦችና እንዲሁም አድማጮች
2: አይቼው ይኸዋል፣ ዛሬ ልደቴ ነው ይላል የምትይው ነገር ነው።
3: እንኳን ተወለድክ። ኬኩን እንቆርሳለን ማለት ነው።
2: ሽልጦ ዳቦ ታውቂያለሽ አይደል? በሱ ነው እንጂ እሱ የሚያከብር የመቸዲ ነው። ደግሞ
1: ዋናው እሱ ነው። እንደው ዋናው እሱ ነው።
3: እሱ እኮ ነው ዋናው ፍቆ ያለ እሱ
2: ላይ ያደገበትን ባደገበት ነው የምናከብር።
1: እንዴታ
3: እጠብቃለሁ።
1: አመሰግናለሁ። እግዚአብሔር ይስጥልኝ።
2: ጥሩ ትህ ክብካብ፣ አሁን ትምህርት ቤት ሊከፈት የተወሰኑ ጊዜያት ነው እየቀሩ ያሉ፣ ሁለት ሳምንታት ያክል። እንደው ብዙ ዝግጅት ማድረግ ያስፈልጋል። እርግጥ ብዙ ቁሳቁሶችን ገዝቷል አብዛኛው ህብረተሰብ፣ ግን ደግሞ የግድ ማሟላት የሚያስፈልግበት ነገር ስላለ እስኪ
1: ልጆችንም እዚህም ብቻ ሳይሆንም ልጆች አሁን በፈለጉበት ሰዓት የሚተኙ ስልኩበት ሰዓት የሚነሱበት ነው እና ከአሁን ጀምሮ ማለማመድ የሰዓት ጊዜ ገደብ መስጠትም ያስፈልጋል ይመስለኛል አይደል?
3: አሁን እኮ እንኳን ልጆችን እኛም ራሱ እኮ ትንሽ የተኛን ነው መሰለኝ። ምክንያቱም ራሱ ትንሽ ያዘናጋለኝ። ከአሁኑ ዝግጅት ማድረግ አለብን ለልጆችም ለእኛም ቢሆንም በጊዜ እንዲተኙ። ስልክም ቴሌቪዥንም የሚይዙ ከሆነ ከአሁኑ ማለማመድ አለብን። ቀድመን የጊዜ ገደብ ሰጠን በጊዜ ያን ነገር ትተው በጊዜ ተኝተው ጠዋት ላይ ደግሞ ተነስተው። ምክንያቱም ሰውነታችን አይምሯችን እና ሰውነታችን እንዳሳየነው ነው የሚሆነው እና
2: የቲክቶክ እና ዘመናዊ መሳሪያ ከመጣ በኋላ እኮ
3: የእኛንን
2: እንትን አዛብቶታል የእንቅልፍ ሁኔታ።
3: በእውነት የሆነ ቦታ ላይ ሁኜ ትናንት እንዳጋጣሚ እና ሰው ሞልቷል፣ ግን ሴትዮዋ ሱስ ስላለባት ትገባለች። እዛ ቲክቶክ ትገባለች፣ ትወጣለች። ኦንላይን ካንዱ ትገባለች። ወይኔ ያለች እንደገና ይህ ቲክቶክ እያለ እኮ በቃ ምንም ልጆች የሆነ ነገር ሁሉ እኮ አልገዛውም ገና ነኝ ምናምን ትላለች። አይ እስራኤል ሀገር እኮ በእውነት አንተ እንድጠቀመው አገልግሎቱን ሳናውቀው ነው እኛውን ስላለ ብቻ ነው እንጂ አስፈልጎን አይደለም እየተጠቀምነው ያለ። ለዛም ነው አሁን የምንረካከስበት ብዙ ያው ሀገራችን የአፍሪካን አንድነት ድርጅት የማሳመን ብቃቷን እያሳየች ነው። አምባሳደር አብርሃም ንጉሴ እንደገለጹት ዘርዘር አድርገው የሀገሪቱን የዲፕሎማሲ ማን ነው እንደዚህ አመለካከቱ የሚቀይረው? እኛ እኮ ገና ነን። ገና በጣም የሰውን መብት እንኳን ማክበር ያልቻልን የሰውን ሰብአዊ መብት ማለት ነው የተሰጠንና የእድልና ያለንን እንትን መብት ያላወቅን የሰውን መብት ስንጥስ እንኳን ምንም ድፍረቱ እንኳን ድፍረታችን በጣም በጣም ከመጠን በላይ የሆነ ነው። አገሪቱ ዓለምን አንድ ለማድረግ ዓለም ያላትን ለሷ ያላትን አመለካከት ለመቀየር ጥረት እያደረጉ ነው የዲፕሎማቶች። አገር ውስጥ ያለውን ህብረተሰብ አመለካከቱን ክህሎቱን ማንንም ይቀይረው? ለዛም እኮ ነው ነገኮችን አገር የሚረከቧት ልጆች እነማን ናቸው? እኛ የወጡት
2: እኮ ነው እሱ ጋር መስራት
3: ኦንላይን ከዓለም መከሚያው ላይ እንኳን የራሳችን ክብር የለለን ሀገራችን እናስከብራለን ሃይማኖታችን እናስከብራለን ብለን የራሳችን ክብር እንኳን በስነ ስርዓት የማንጠቀም ሰዎች ነገ ምን ወልዳችሁ ልጅ ከኛ ምንድን ነው የሚያዩ?
2: አሪያ መሆን አለብን ለልጆች። አንዳንድ ጊዜ የምናገራቸው ነገሮች
1: ከየት መጣ ግን ይሄ ሁሉ
3: ከሁሉ ነገር ስላለ አጠቃቀሙን
2: አላማውቀበት
1: ከውቀት ማነስ
3: ነገር ከውቀት ማነስ ነው።
2: እኔ አሁን አንዳንድ ጊዜ ይቅርታ ይደረግልኝ እንጃ ይቅርታ ይደረግ በቲክቶክ አንዳንዴ ስገባ ሳይ እኔ ሸር አላደርግም በቲክቶክ ግን አለዋለኝ ቲክቶክ እና አንዳንዴ ሰዎች ሲዘፈን ብለው ሲዘፍኑ ሁሉም ሰው ዘፋኝ መሆን ይችላል ወይ እንዴ? ዘፈንም የሚችለውም አይችለውም እስክስታም የሚችለውም አይችለውም ለምን ቤት ለጊዜ ማሳለፊያ ከሆነ መቅረጽና እዩልኝ ምን ያስፈልጋል? በእውነት አንዳንድ ጊዜ ከኛ ይጠበቃል ወይ ይሄ?
3: የሚገርም ሰጠኝ እና ቲክቶክን ማለት ነው ቲክቶክን አሁን የሰማሩስ በምንድን መልክ ነው የሚጠቀሙት? ስለዚህ ዶክተሮች፣ ኤሌክትሪስቲ የተለያዩ የሙያ ትምህርት ያላቸው እና የእውቀት ባለጸጎች እውቀታቸውን ሸር ነው የሚያደርጉበት። አስበው እንደኔ ያለው ደግሞ ከእውቀት ያነሰው ደግሞ ሰውን ለመሳደብ ለማዋረድ እዛም አልፎ የራስን ለማዋረድ አንተ 5 ደቂቃ የሆነ ነገር አድርገህ እንደዚህ ያልክና የተናገርከው ንግግር ነገ ልጆች ሲሰሙት አይደለም ልጆች ቤተሰቦችን እንደ ቤተሰብ ያፍሩብሃል።
2: ለምንድን ነው ወጥ መስራቷን ለአንድ ሴት ወይም ደግሞ የሆነ ነገር ማድረጓን ዓለም እንዳይላት ማድረግ የሚያስፈልገው? በእውነት አንዳንዴ ለምን ያስፈልጋል? ወይ ደግሞ ማስተማር ከተቻለ ወጡ እንደዚህ ነው የሚሰራ እንጀሮ ጥሩ ነው ግን መደበኛ የምታደርጊውን ነገር እዩልኝ በእውነት ከርሳችን እንዳንወጣ እንጂ ያ ለልጆቻችን አሁን ምን ያክል ነው ጠቀሜታ የሚኖረው ልጆቻችን
3: ምን ይዟት ሁሉ እኮ ይኛለች እኮ እንግዲህ ኢየሱስ ጥግ ነው እንግዲህ ሌላውን ለመስራት ጊዜ ስለሌላት ምጡ ፋታል ሰጣት ግን ምጥ ላይ ሆና እዩኝ ማለት ምን ቀረ
2: ቲክቶክ
3: ይሁን
2: በጣም የሚገርመው አሁን የዘመኑ ወጣትም ምንድነው ይዟል አሁን ለምሳሌ ጻብ ሲሆን በፊት ጓደኛ ገብቶ ነው የሚገለግል ወይም ተው ነው የሚል አሁን ሰው ሲጣላ ቆመህ ማንሳት ነው
1: ጸብ ብቻም ሳይሆንም ይበቃ አንድ ክስተት ተገኘ ቀጥታ ያ ሰው እንኳን ሊሞት የኛ እርዳታ ቢያስፈልገውም ቀጥታ ፊልም አውጥቶ ስልክ አውጥቶ መቅረጽ እንጂ እንደው ሂዶ መደገፍ ማንሳት የሚባለው ነገር እየቀረ ነው ቀርቷል ማለትም ይቻላል።
3: አይ ባላክም ተዛብቷል በጣም ተዛብቷል።
2: ለልጆቻችን የሚሆን ነገር እንደሰራ
3: ምን ሁሉ እናወራው ለልጆች ነው። እኛ እዚህ ላይ ከደረስን ነገ ልጆቻችን ምን ላይ ነው እናገኛቸው? እኛ ሀገር ማንንም ይረከባት? ለምንድን ነው የአረብ ልጆች በሙያ በዶክትሬት በነርስ በምኑ እንትን የሚሉ እኛ ልጆች ለምን እንደዛ ውጤታማ ለምን አልሆንም ስትል የእኛ ጥረት ማለት ነው።
2: አዎ አሁን በህክምናው ዘርፍ የእስራኤል አረብ ማህበረሰቦች በጣም በኮፓቶሊሙም ስነድ
1: በትኛው ቦታ ሲታገኝ
2: መድኃኒት ቤቶች ሆስፒታሎች በጣም በጣም እንደውም ነበሩን ማህበረሰብ እየበለጡት ነው። እነዛ ልጆቻችን እንድናያቸው መስራት ሲገባን እኛ እንዳን ጊዜ በማዋጣው ነገር ለህብረተሰባችን በማይጠመው ነገር እንትንላለን ለፋለን በመጨረሻ ጊዜ ሁላችንም ተያይዘን ምን ወድቀን
3: አሁን ደግሞ የሚገርም አይ አለ በድምጽ ማልፎ በፎቶ ያመጣና አለ ለብዙ ትዳር መስረዝ ለብዙ ነገር ብዙ እንግዲህ ያን ውቀቱ ሲኖር AI ነው ብለ በማየት እንትን ትለዋለ እንግዲህ እኛ እንደወጣን ነው እዚህ ነገር እንጠቀማለንና AI ነገር የሆነ ነገር
2: እነት ነው ብለን የማመን
3: በተናለኝ ልጅ በተናል ልጆች መማር ያስባሉ ስለ ልጆችን አባትናት መለያየት ነው ያስባሉና ብዙ ነገሮች አሉ። እና አብርሃም ንጉሴ እዛ ላይ እንደሰሩት ሀገር ውስጥ እንደዚህ የሰውን አመለካከት የሚቀይ ሀገሪቱ ነገ የከፋ ደረጃ እንዳደረስ ባለስልጣናት እዚህ ምረጡኝ ምናምን የሚሉት ሁሉ ነገችን ሀገር ማን ነው የሚረከባ ስለ ዞር ብሎ ቢወቅስ ቢያስቡበት ጥሩ ነው ብዬ ነው የማስበው። የሚገርመው ሻባ ደረሰ ቦሳ ላቦካ ብላ ነው እንጂ ትናንት ይህ ቲክቶክ እያለ አለ እስካለው እንግዲህ ሊጥ እንኳን ሳይቦካ ነገ ስለስን ለመውጣታችን
2: ሰከን ብለን ነገሮች እንይ
3: ሰከን ብለን አስበው ዘመዶች በቲክቶክ መታየቱ ትርጉም የለውም።
2: በቲክቶክ ሸር ምናደርጋቸው ምን ያክል ጠቃሚ ናቸው ለህብረተሰቡ ለኛስ ሸርስ እናደርጋቸው ትችት ያመጣሉ ወይ የሚሉትን እንመልከት ጥሩ ነው
1: ይያጣችሁ።
2: እናመሰግናለን ክብካብ
3: እናመሰግናለን መልካም የትምህርት ዘመን ይሁንላችሁ ለኛ ማዲሱ አመት እንግዲህ የሚመጣው
2: አመናምን ታውሽ
3: የተለየ ነበርንበት የተለየ አስተሳሰባችን አመለካከታችን የሚቀየርን ሀገራችን ሰላም ያደርግልን። አመሰግናለሁ።
2: ጥሩ አይቸው እንግዲህ ፕሮግራማችን ሊጠቃለል ነው።
1: አመሰግናለን ለቴክኒክ ባለሙያችን ኤላድ
2: ቪቫንቴ
1: እናመሰግናለን።
2: አዲስ ነው
1: ለቻችን ክቡር አምባሳደር ዶክተር አብርሃም ንጉሴም ደስ እናመሰግናለን። ክብካብንም አድማጮቻችን
2: እናመሰግናለን። በድጋሚ እንኳን አደረሰ ብለናል። ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን። ሃይማኖትም እነዚህ ሁለት እናትና ልጅም ተገኝተው ጥሩ ነገር ምን ሰማበት ጊዜ ይምጣንላለን። መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።
2: የተከበራችሁ አድማጮች ተመስጥልን እንደምን ዋላችሁ? እንዴት አረፈራችሁ? ደህንነት እንዴት ተበቃል? በእኛም ደህና ነን እግዚአብሔር ይመስገን። ለቱ እንደብራያን ዘመን አቆጣጥር ነው። በብራያን አቆጣጥር ላሜድ በአብ ታብሽን ፔባም ዳውሮፓ ዘመን አቆጣጥር ደግሞ ኦገስት 13 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ለተ ሃቡስ ነሐሴ 7 ቀን 2018 ዓመተ ምህረት የቴክኒክ ባለሙያችን ያይር ኒውማን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴም ሰጠይ ዘመንና ይሻያ ደጉነን ያለን ዝግጅትን የሳቱን ዜናን ወቅታዊ ዘገባ እንዲሁም ሳምንታዊ የበዝናኛ ፕሮግራምና ቃለ መጠይቅ አለን። ቆይታችሁኛ ጋር ይሁን። አሁን የሳቱን ዜና ዘጋጁ ሰጠይ ዘመነ።
3: አመሰግናለሁ ሻያው። አርስተ ዜና ታዋቂው የሬዲዮና ቴሌቪዥን ጋዜጠኛ ኦሬና ሃሪ በ70 አመቱ ከዚህ ዓለም በሞት ተለየ። በወዳና ሰማርያ ቀበሌዎች በሚኖር ዩዳን በአካባቢው የሚገኘውን የፍልስጤማን መኖሪያ ሆነውን የኩስራን ገጠር ዘግቶ መያዛቸው አሜሪካን እጅግ ያሳሰበ መሆኑ ተገለጸ። አጺቦራ ኻሬድ የተሰኘው አዲስ ፓርቲ ሊቀመንበር ሞቲ ላይትነር የሻስና የአዱታቶራ ፓርቲዎች በአገሪቱ ላይ ያሳዩትን አካሄድ ወቀሱ። አንትሮፒክ የተሰኘው የአሜሪካ ድርጅት የእስራኤሉን ኤአይ ዴክራት የተሰኘውን የቴክኖሎጂ ውጤት በ6 ቢሊዮን ዶላር ለመግዛት እያሰበበት ነው ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ታዋቂው የሬዲዮና ቴሌቪዥን ጋዜጠኛ ኦሬና ሃሪ በሰባ አመቱ ከዚህ ዓለም በሞት ተለየ። ኦሬና ሃሪ ከአራት አስርት ዓመታት በላይ በሬዲዮና ቴሌቪዥን ጣቢያ የሰራ ታዋቂና ተወዳጅ ጋዜጠኛ ነበር። ኦሬና ሃሪ በራሹት አሽዱርና ካናታ ጊድ የመገናኛ አውታሮች ዘጋቢ፣ የፕሮግራም አዘጋጅ፣ ተንታኝና ፕሮግራሞችን አቅራቢ ሆኖ ሰርቷል። ከወራት በፊት ነበር በካን የ11ኛው ቴሌቪዥን ጣቢያ ጋር ባካሄደው ቃለ ምልልስ ኤልኤልኤኤልኤስ የተሰኘው ከባድ ህመም መያዙን ያስታወቀው። ኦሬን በከባድ በሽታ ተይዞም በስራው ቀጥሎ ነበር። ባለፈው ሰኔ ወር በረሽት ቤት ራዲዮ የአሜሪካን 250ኛ ዓመት ነጻነት ቀን በማስመልከት ሃኒሱ የአሜሪካን የተሰኘ ፕሮግራም ሰርቶ ነበር። እንዲሁም ወቅታዊ ዘገባዎችና የታሪክ ፕሮግራሞችን ሲያቀርብ ነበር ተብሏል። ባለፈው ቅዳሜ ነሐሴ 8 ቀን 2016 ዓ.ም ተመረተ የመጨረሻ ፕሮግራሙን በማቅረብ አድማጮቹንና አድናቂዎችን ተሰናብቷል። ባለፉት አመታት ወደ ቤታችሁና ወደ መኪናችሁ እንደገባ ስለፈቀዳችሁ አመሰግናለሁ። ስለአዳመጣችሁኝ፣ ስለጻፋችሁልኝና አንዳንዴም ከኔ ጋር ስለተከራከራችሁ ለኔ ትልቅ እድል ነበርና አመሰግናለሁ። የኔ የመጨረሻ መልእክቴ አንዳንድ ጉዳዮችን መመልከታችሁን፣ ማዳመጣችሁና መጠየቃችሁን ቀጥሉ። ነገሮችን በቀላሉ መመልከትና እንዲሁ ማየት የለባችሁም በማለት ካሳሰበ በኋላ አድማጮቹና አድናቂዎቹ ምስጋናን አቅርቧል። ኦሬና ሃሪ ፕሬዝዳንት ቴርጾግ በጋዜጠኛ ኦሬና ሃሪ ሞት የተሰማቸውን ጥልቅ ሐዘን ከገለጹ በኋላ በጋዜጠኝነት ላበረከተው መልካም አስተዋጽኦና በሙያው ለተወጣው ተልእኮ ምስጋና አቅርቧል። የታዋቂው ጋዜጠኛ ኦሬና ሃሪ የቀብር ስነ ስርዓት ዛሬ ምሽት በስድስት ሰዓት በፔታርትክባ ከተማ በሚገኘው ምኑኻ ንሆና በተሰኘው መካነ መቃብር ይፈጸማል። የካሬ መገናኛ አውታር ድርጅትና ሰራተኞች በኦሬና ሃሪ ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። ለቤተሰቦችም መጽናናትን ተመኝተዋል። አጺቦራ ኻሬድ የተሰኘው አዲስ ፓርቲ ሊቀመንበር ሞቲ ላይትነር የሻስና የአዱታቶራ ፓርቲዎች በሀገሪቱ ላይ ያሳዩትን አካሄድ ወቀሱ። ሞቲ ላይትነር ከካን ረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት የሻስና የአዱታቶራ ፓርቲዎች ባለፉት ዓመታት በጣም አክራሪ በመሆን ትክክለኛ መፍትሄ እንዲፈለግ አላደረጉም። አክራሪነታቸውም በሃሬዲ ማህበረሰብ መካከል ልዩነት እንዲፈጠርና ከሌላው ህብረተሰብ ጋርም እንድንራራቅ አድርጓል። የሃሬዲ ማህበረሰብ ጠንካራና እድገት እያሳየ የመጣ እንጂ ከሀገሪቱ ጥቅም ጋር የሚጋጭ አይደለም ብለዋል። አጺቦራ ኻሬድ የተሰኘው አዲስ ፓርቲ ሊቀመንበር ሞቲ ላይትነር በኦስትሪያ መዳረሻቸው የጠፉናትና ልጅን ለማግኘት የሚደረገው ፍለጋ ተጠናክሮ እንደቀጠለ ነው። በፍለጋው ሂደት ለሀብ 433 የተሰኘው የፖሊስ ልዩ ክፍል አብሮ ተሰማርቷል። ማሊና ሊኤል ይሃሎም የተባሉት እናትና ልጅ ከባለፈው አረብ ጀምሮ በኦስትሪያዋና ከተማ ቬና መዳረሻቸው መጥፋቱ ይታወቃል። ይበንዲ እንዳለ ሃይማኖት ካሳው ከምትኖርበት ጽፋት ከተማ መዳረሻዋ ከጠፋ ዛሬ 900 ቀናትን አስቆጥራለች። የሃይማኖት ቤተሰቦችና ደጋፊዎቻቸው ትላንት በቴል አቪቭ ከተማ ከሚገኘው የሻባክ ድርጅት መስሪያ ቤት ፊት ለፊት ሰላማዊ ሰልፍ አካሂደዋል። የሻባክ ድርጅትም በፍለጋው ጣልቃ እንዲገባ ጠይቀዋል። በዮዳና ሰማርያ ቀበሌ በሚገኙ ይሁዳን በአካባቢው የሚገኙ ፍልስጤማውያን መኖሪያ የሆነውን የኩስራን ገጠር ዘግተው መያዛቸው አሜሪካን እጅግ ያሳሰበ መሆኑ ተገለጸ። በእስራኤል የሚያገለግሉት የአሜሪካ አምባሳደር ማይክ ሃካቢ የኩስራን ዋሮችን አካባቢው የያዙ ሰዎች እስራኤላውያን አሸባሪዎች ናቸው፣ ድርጊታቸውም ያሳስባል፣ ከቦታው እንዲለቁ ማድረግ ይገባል ብለዋል። ኤክስ በተሰኘው የማህበራዊ መገናኛ አውታራቸው ዛሬ ይፋ ባደረጉት መልእክት የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን ግቪር በበኩላቸው በዮዳና ሰማርያ ቀበሌዎች የሚኖሩ ወጣቶችን ሁሉ በአንድ አይነት ሁኔታ መፈረጅ መቆም አለበት የሚል ጥሪ አቅርበዋል። የብሔራዊ ደህንነት ጥበቃ ሚኒስትሩ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት ብዙ ወጣቶች በመከላከያ ሰራዊት ውስጥ ያገለግሉ የማያቸው ነኝ፣ ለእስራኤል ህዝብም ያግዛሉ። ያም ሆኖ ከመካከላቸው በቁጥጥር ስር መዋል ያለባቸው አሉ፣ እርምጃ መውሰድ ያስፈልጋል። ሁሉም ጻድቃኖች ናቸው አልልም፣ ግን እስራኤል እየገነቡ ያሉም አሉ፣ እነሱን አደንቃቸዋለሁ። በደቡብ እስራኤል ኔጌብ አካባቢ 50,000 ቤቶች በህገወጥ ሁኔታ የተገነቡ ናቸው። በዚህ ጉዳይ አንዳንድ አካላት ስሜታቸው ሲነካ አላየውም፣ መከላከያ ሰራዊቱም ለማስለቀቅ ሲሞክር አልተመለከትኩም ብለዋል ቤንግቪር። ይህ በእንዲህ እንዳለ ኩስራና ጃሉድ የተባሉ ገጠሮች እንዲለቀቁ ከተደረገ በኋላ የእስራኤል መከላከያ ሰራዊት በአካባቢው የጦር ዘመቻ ጀምሯል። በዘመቻው በአካባቢው የተፈጠረውን ውጥረት ለማረጋጋት ይሞክራል ተብሏል። በጦሩና የአካባቢው ነዋሪዎች መካከልም መረጋጋት እንዲፈጠር ድርድሮች እየተካሄዱ ነው ተብሏል። አንትሮፒክ የተሰኘው የአሜሪካ ድርጅት የእስራኤሉን ኤአይዲ ካርት የተሰኘውን የቴክኖሎጂ ውጤት በ6 ቢሊዮን ዶላር ለመግዛት እያሰበበት ነው ተባለ። ሁለቱም ድርጅቶች በኤአይ ዙሪያ የሚሰሩ ሲሆኑ ኤአይዲ ካርት የቋንቋ ችሎታን የሚያዳብር ቴክኖሎጂ ነው ተብሏል። አንትሮፒክ የተሰኘው ድርጅት በሽያጩ ዙሪያ እስካሁን መልስ አልሰጠም። የገንዘብ ምንዛሬ የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቀል ከ99 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ45 አህጉር ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል ቢባልም በአንዳንድ አካባቢዎች ሞቃታማ የአየር ጸባይ እንዳለ የዘርፉ ባለሙያዎች ያደረሱን ትንበያ ያስረዳል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴላቪቭና አካባቢዋ 31፣ በሃይፋና አካባቢዋ 32፣ በኤርሸባና አካባቢዋ 37፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ነው። ይሻየው፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
2: ሰጠይ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። የመጀመሪያው ርዕሰ ጉዳያችን በዮዳና ሰማርያ ቀበሌዎች እንግዲህ ውጥረቶች አሉ። በዮዳና ፍልስጤማውያን መካከል ወርቅነሽ ያለው ሁኔታ ምን ይመስላል?
1: አመሰግናለሁ ሰጠኝ። ያው በይሁዳና ሰማርያ ውጥረቱ ተባብሶ እንደቀጠለ ነው። መከላከያ ሰራዊቱ በአካባቢው ተጨማሪ ኃይል ማስገባቱ ተገልጿል። በተለይ ደግሞ በይሁዳና ሰማርያ አካባቢ ቢ ተብሎ በሚጠራው ክልል ይሁዳውያን ሰፈር ህገወጥ የሆኑ ሰፈሮችን እንዳቋቋሙና ዓለም አቀፍ ትችት ከተሰነዘሩ በኋላ በእስራኤል ላይ ዓለም አቀፍ ወቀሳዎች ከተሰነዘሩ በኋላ መከላከያ ሰራዊቱ እነዚህን በህገወጥ መልክ የተሰሩ ሰፈራዎችን ለማፍረስ በአካባቢው እንደገባ፣ በተለይ ሁለት ሰፈራዎች ኩስራ በተባለው አካባቢ ለማፍረስ በርካታ የ51ኛው ብርጌድ የጎላኒ ክፍለ ጦር በጎላኒ ክፍለ ጦር 51ኛው ብርጌድ እንደገባ እየተነገረ ነው። ኩስራ የተባለችው አካባቢ ተከልላለች። እንግዲህ ሰፈሮችን ለማፍረስ በሚል ምክንያት ሰፈሩን ከለሉብን፣ በርካታ ወታደሮችም ተሰማርተዋል በማለት የኩስራ ከንቲባ ለአልጀዚራ ቴሌቪዥን በሰጠው ቃለ መጠይቅ አካባቢው እየታወከ እንደሆነ ገልጿል። መከላከያ ሰራዊቱ በዛ አካባቢ ነዋሪዎችን ለመከላከያ ሰራዊቱ ለሚያደርገው ዘመቻ ውጤታማ እንዲሆን አካባቢውን እንዲለቁም ጥሪ ማቅረቡ ተገልጿል። እንግዲህ ይሁዳና ሰማርያ ነገሮቹ ከእለት እለት እየተባባሱ ነው የመጡት። አሁን ደግሞ በዚህ ሁኔታ ነገሩ ትንሽ ተጠናክሮ እየቀጠለ ይመስላል። እንደሚታወቀው እንግዲህ ይሁዳውያን በአካባቢው ችግር እየፈጠሩ በተለያየ ጊዜ ቤቶችንም ንብረትም የተለያዩ ንብረቶች እያቃጠሉ በፍልስጤማውያን ላይ ጥቃት እያደረሱ እንደሆነ በተደጋጋሚ ይነገራል። ያው እንግዲህ በመካከላቸው በሚደረገው የመጠቃቃት ልውውጥም በይሁዳውያን ላይም ጉዳት ይደርሳል፣ በፍልስጤማውያን ላይም እንደዚሁ በተመሳሳይ። አሁን እስራኤልን በጣም እያስወቀሳት ነው ያለው በዓለም አቀፉ ማህበረሰብ ዘንድ። መከላከያ ሰራዊቱ እንግዲህ ይህን ነገር ትንሽ ረገብ ለማድረግና በአካባቢው ሁኔታውን ለማረጋጋት እርምጃም ለመውሰድ በሚረብሸው አካል ላይ ሁሉ ወደ አካባቢው እንደገባና እንግዲህ ኃይሉ እንዳጠናከረ ነው የሚነገረው።
0: ይሻ ያው እዚህ ላይ የምትጨምረዋል። የይሁዳና ሰማርያ ቀበሌዎችን የሚያስተዳድረው መከላከያ ሰራዊቱ ነው። ለምንድን ነው ህግ የማይከበረው? የትም ቦታ ቢሆን በዛ አካባቢ የፈለገው ሰው ሰፈር ይመሰርታል። የፈለጉት በተለይ ደግሞ የስሞትሪች እና ቤንግብር በዛ አካባቢ ሰፈር አቀበሎች ይበለጥ እንዲስፋፋ ይፈልጋሉ እና እንዲያውም ይገፋፋሉ ይባላል። እንዴት ያሉ
2: እነሱ የወግ አጥባቂ ናቸው። የቀኝ ክንፍ ሮት አመለካከታቸው ይሁዳና ሰማርያ ቀበሎች የእስራኤላውያን የይሁዳውያን ሰፈሮች ልማት አለባቸው። ብዛት ያሉ ሰፈሮች በብዙ ይሁዳውያን በዚህ በሁለቱ ቀበሌዎቹ መስፈር አለባቸው ባዮች ናቸው። እንግዲህ ያለ ቸው አመለካከት ግን ቀደም ሲል ወርቅነሽ እንደጠቀሰችው ዓለም አቀፍ ህብረተሰብ እስራኤልን ከህግ ውጭ ሆነ ከአሁን ቀደም በተደረሰ ስምምነት በቀድሞ የፍልስጤም ነጻ አውጭ ድርጅት መሪ የነበረው ያሴር አረፋት በነበረበት በህይወት ዘመን እንዳለም የተደረሰው የሰላም ስምምነትን በል ለራስ ገዙ አስተዳደር ከዛሬ 30 ዓመት በፊት ነበረ ስምምነት ላይ የተደረሰው። በይሁዳና ሰማርያ ቀበሌዎቹ የራስ ገዝ አስተዳደር በሚል የፍልስጤም በዛ ከደረጃ በደረጃ ወደ መንግስታዊነት እንዲሆን እና የሚለው ሁኔታ አከራካሪነቱ ነው። እንግዲህ በእስራኤል መንግስት በይሁዳና ሰማርያ ቀበሌዎች የፍልስጤም ሀገር መቋቋም የለባትም ባዮች ናቸው። እና በዚህ ምክንያት ፖለቲከኞች በጣም በሚያደርጉት ተጽዕኖ ምክንያት ከህግ ውጭ ይሁዳውያን የቀኝ ክንፍ አክራሪያን ናቸው። እነሱም ከህግ ውጭ በሆነ መንገዱ በዚህ በይሁዳና ሰማርያ ቀበሌዎች ሰፈሮችን አቋቋሙና ግን መሆን የለበትም። ዓለም አቀፍ ህብረተሰብ በእስራኤል ላይ ተቃውሞ እየሰነዘረ ስለሚገኝ እነሆ በፍርድ ቤት ወታደራዊ ፍርድ ቤት እንዳልቀው ይሁዳና ሰማርያ ቀበሌዎች የሚያስተዳድረው ወታደራዊ ኃይል ነው። በዚህ ላይ ፍርድ ቤት ይወስናል። ከህግ ውጭ የሆነ ቤት ይሁዲዎች ይሁዳውያን የሰሯቸው ሰፈሮችም መፍረስ አለባቸው በሚል ትናንት ማታ የእስራኤል መከላከያ ሰራዊት በሁለት ሰፈሮች ይሁዳውያን ያቋቋሟቸውን ሁለት ሰፈሮች አውድሟቸዋል። እንግዲህ ይህን ለማረጋጋት ከሚል ሀሳብ ነው ቅድም ወርቆች እንዳለችው
0: ጥሩ ሌላው ታዋቂው የሬዲዮ እና ቴሌቪዥን ጋዜጠኛ ኦሬን ናሪ በ70 አመቱ ከዚህ ዓለም በሞት ተለይቷል። ሻያው እንዴት ነው ከቅርብ ታውቀዋል ወይ? ዚታጌድም የሰራ ነው ራሽታሽ ድርም የሰራ ነው።
2: አዎ በጋዜጠኛ የታወቀ ጋዜጠኛ በቴሌቪዥን እና በሬዲዮ በጣም የታወቀ ጋዜጠኛ ነበረ። በህይወት ዘመኑ ቢያንስ ለ40 አመታት ይሃል በዚህ በሚዲያ በብዙሃን መገናኛ አውታር በቴሌቪዥን እና በሬዲዮ ያገለገለ በጣም ጥሩ ሰው እንደነበር በቅርብ የሚያውቁ ባልደረቦቹ እኔ በቅርብ በአንድ ድርጅት ብሰራም ያው በሬዲዮ ከቴሌቪዥን ትንሽ ልዩነት ያለው ስለሆነ በአብዛኛው የቴሌቪዥን ፕሮግራም አቅራቢ ጋዜጠኛ ነበር እና ቅድም እንዳልከው በቅርብ የሚያውቁ ሰዎች የመሰከሩለትን የመሰናበቻ ቃላቸውን እሱ ደግሞ ለመጨረሻ ጊዜ በዚህ በ70 አመታቸው ገና ወጣት ነበረና ያው እሱ ደግሞ ለአድማጮቹ ለደጋፊዎቹ ይቅርታ ጠይቆ ተናዞ አረፈ ወደማይቀረው ዓለም። እንግዲህ በዜና ላይ ተመልክተዋል ስለሱ የህይወት ታሪክ
0: ወርቅነሽ ላይ የምትጨምሪው?
1: አዎ እንግዲህ ታዋቂ ነው በእስራኤል ቴሌቪዥን ጣቢያ ታሪክ በተለይ እንግዲህ ቀድሞ ከመጣሩት መካከል እሱ አንዱ ነው። ጋዜጠኛ ኦሬን ባለፈው ቅዳሜ ይመስለኛል ባልሳተት የመጨረሻ ፕሮግራሙ የቀረበው በረሸት ቤት ቅዳሜ የጧት አስቀድሞ የሚያዘጋጀው ፕሮግራም እንግዲህ በቴሌቪዥን ጊዜ በሬዲዮም ምስራ ታሪኩ የውጭ ዜና ክፍል አቅራቢና ተንታኝ ነበር። ሮይ ማውላም የተባለው ፕሮግራም በቴሌቪዥን ፕሮግራምና ሻአት ቤሎም ያሁን በረሸት ቤት እየቀረበ ያለው ፕሮግራም ሐሳቡን ካነሱትና ሐሳቡ ከጠነሰሱ ሰዎች መካከል ያው እሱ አንዱ እንደነበረ ይገለጻል። ታሪኮችንና የተለያዩ ታላላቅ ባለማችን የሚከሰቱ ድርጊቶችን በማቅረብ ይታወቃል። ባለመን ታላላቅ የተባሉ ሰዎችን ቃለ መጠይቅ ወይም ያው ኢንተርቪው ቃለ መጠይቅ ራዮን እንዳደረገ ይታወቃል። ወደ መጨረሻው ደግሞ አሁን ባህላዊ የሆኑ ፕሮግራሞችን መጽሐፍት ከጻፉ ሰዎች ጋር እነሱን ይጠይቅ ነበር። ባህላዊ ፕሮግራሞችን ያቀርብ ነበር። እንግዲህ ባደረበት ህመም ምክንያት ከዚህ ዓለም ተለይቷል። ያሳዝናል። ነፍስ ይማር። በርካታ ሰዎች የውጭ ጉዳይ ሚኒስትርም ፕሬዚዳንት ኢስሐቅ ሄርጾግ ካን ታጊዳሽ ዱራጽ ቡሪ የሚሰራበት ድርጅት ሌሎችም ታላላቅ ባለስልጣናት የተሰማቸውን ሀዘን እየገለጹ እና ስላሳለፈው የስራ ታሪክ በተለይ ምን ያህል ግንኙነት እንደነበራቸው ምን ያህል ተጽዕኖ ፈጣሪ እንደነበር እየገለጹ ነው ያሉት።
0: ነፍስ ይማር። ሌላው በኦስትሪያ ዋና ከተማ ቬና መዳረሻቸው ጠፋ የተባሉ እናትና ልጅ ማሊና ሊኤል ጉዳይ ፍለጋው እንደቀጠለ ነው ይባላል። ምን አዲስ ነገር አለ?
2: በዚህ ዙሪያ ፍርድ ቤቱ እስራኤል ፍርድ ቤት የነገር ምርመራ ላይ በሚስጥር እንዲያዝ የሚል ትእዛዝ አውጥቷል። እንግዲህ በኦስትሪያ ዋና ከተማ ቪና በሚገኝ ባንክ ቤት የሚሰሩ ናቸው ሁለቱ እስራኤላውያን። ይህ በጣም የታወቀ ባንክ ቤት ነው። ይህ ባንክ ቤት በባንክ ኢየሩሳሌም ከባንክ ጋር ቅርንጫፍ እንደሚባል ይነገርለታል እና ምናልባት ብዙ ገንዘብ ወስደዋል ተብለው ይጠረጠራሉ። እና ከዚህ ጋር ይህ ዜና ሁለት የባንክ ቤት ሰራተኞች ጠፉ የሚል ዜና ይፋ ከሆነ በኋላ በዚህ በባንክ ኢየሩሳሌም ላይ የገንዘብ ኪሳራ አጋጠመው ይላል። በአክሲዮን የገበያ ልውውጥ ይደረጋል ኩባንያ እንደመሆኑ መጠን፣ ግን በዚህ በሁለቱ ሰራተኞች የባንክ መጥፋታቸውን ተከትሎ ቢያንስ በ3% ኪሳራ አጋጠመው የሚል ዜና ሰማን። ገንዘብ ሰራተኛ ምን ያህል ገንዘብ እንደመውሰዳቸው ገና መግለጫ አልወጣምና በዚህ ዙሪያ ላይ ፍርድ ቤቱ ገደብ ጥሏል።
0: ስለዚህ ብዙ መናገር ማንችላቸው። ወርቅለሽ ምትጨምራል? ከዚህ ጋር በተያያዘ የሃይማኖት ጉዳይ
1: በተያያዘ ማሊ ያሎሚ ናት የባንክ ሰራተኛ እንደሆነች እንግዲህ በሚወጡ መረጃዎች የተገለጸው። ከልጇ ጋር ነው የጠፉታው። ባለፈው አርብ ጀምሮ ነው እንግዲህ ሰልመት ከመግባቱ በፊት ከቤተሰቦች ጋር ተነጋግረው እንደነበር፣ ከዛ ጊዜ ጀምሮ ግን መዳረሻቸው እንደጠፋ ነው የሚነገረው። እንግዲህ በኦስትሪያ ዋና ከተማ ቬና ነው የጠፉት። ናትና ልጅ ናቸው። ናትየዋ የ50 ዓመት ልደቷን ለማክበር በተለያየ ሀገራት ሲዘዋወሩ እንደነበር ልጅቱ በ23 ዓመት እድሜ ክልል ነው የምትገኘው። በዚህ ሁኔታ እንደነበሩ ነው ቤተሰቦች የሚናገሩት። መዳረሻቸውን ለማግኘት እንግዲህ የሚመለከተው አካል ለሀብ 433ን ጨምሮ እዛም ቪየና እዚህም የተለያዩ መረጃዎችን እያጠናከረና ፍለጋውን እንደቀጠለ እንደሆነ ነው የሚታወቀው። የውጭ ጉዳይ ሚኒስትርም እንደዚሁ ያው የነሱ ፍለጋ ሂደት በዚህ ሁኔታ ነው ያለው። እንዳልከው አሁን የኢየሩሳሌም ባንክ በ3% ነው እንግዲህ ቀነሰ የተባለው። ዛሬ ጧት እንደታወቀው በቴል አቪቭ ባለው የቡርሳ ወይም የአክሲዮን ግብይት 3% ቀንሷል ነው የሚለው ይሻየው። ቅድም ካነሳው ሐሳብ ጋር ተያይዞ እንግዲህ ሁኔታው በዝርዝር አልተገለጸም። ባንኩ እንደቀነሰ ነው አብዛኛው ወለዱ ባንኩ ይቅርታ ባንኩ እንደቀነሰ በ3% እንቅስቃሴው። ከሃይማኖት ጋር ተያይዞ ሃይማኖት 900 ቀናትን አስቆጠረች መዳረሻዋ ከጠፋ። እንግዲህ በጠፋችበት ጊዜ 9 ዓመት ታዳጊ ነበረች። በጣም ህፃን ልጅ ናት። እንግዲህ አሁን ከሁለት ዓመት በላይ ነው መዳረሻዋ ከጠፋ። በየጊዜው ቤተሰቦችንም ስናነጋግር የሚመለከታቸው አካላትን በግልም ሆነ በመገናኛ አውታር እንደው ስንጠይቅ ያለው መረጃ ትንሽ ያው ልብ የሚሞላ ደፍረህ የምትናገረው ነገር አይደለም። አስፈላጊው እንቅስቃሴ አስፈላጊው ፍለጋ እየተካሄደ ነው ወይ? እስራኤል ሀገር ውስጥ የ9 ዓመት ልጅ ጠፍታ እንዶ ጠፋች መዳረሻዋ ጠፋ ተብሎ ዝም መባሉ ብዙ ጥያቄዎችን እያስነሳ መልስ የሌላቸው ጥያቄዎች እየሆኑ ነው። እንግዲህ ዛሬ 900 ቀናት ሞላት። ምናልባት እንግዲህ ሃይማኖት አንድ ቀን እንደ እግዚአብሔር ፈቅዶ በራሷ ጊዜ ወደ ቤቷ እንድትመለስ ነው ምንመኘው። ወይ ደግሞ የሚመለከተው አካል እንደ ቁርጡን ቢያሳውቅ እስከ መጨረሻው ድረስ አስፈላጊውን ክትትልና ምርመራ ፍለጋ አካሂዶ። በጣም ያሳዝናል ስለ ሃይማኖት ሲታሰብ። ለምን ብዙ ጥያቄ ተነስተው መልስ ማይኖራቸው ጥያቄዎች ይኖራሉና እንደ እግዚአብሔር መጨረሻውን ያሳምረው። እሷም ወደ ቤተሰቦቿ ትመለስ ነው ምንለው።
0: ጥሩ ይሻየው፣ ትላንትና ሃይማኖትን በተመለከተ ዝግጅት ነበረ። ሌላ ከተማ ነበር እርግጥ የነበረው ሁኔታ እንደው ትንሽ ከትላንትናው ለመጨመር።
2: አዎ፣ በእርግጥ ከቦታው ተገኝቼ ተመለከትኩት። በተላቪያፎ በተደረገው ስብሰባ ታላላቅ የሃይማኖት መሪዎች፣ ራባናት፣ ሊቃነ ካህናት፣ ቀሳውስት የተሳተፉበት ነውና በዋናነት በዚህ በሃይማኖት መጀመሪያ በውይይታቸው የሆነው ቡራኬ እንግዲህ የቅርብ የይሁዳውያን ዓመት በዓል የሮሻሻና የዮም ኪፑር የሱኮት ዓመት በዓል የተቃረበ ስለሆነ ያን ምክንያት በማድረግ እንግዲህ እያንዳንዱ ሰው መቼም ከዚህ በእነዚህ ዓመት በዓል የሐሽቦን ነፌሽ ይሉታል ቢባለት ምንድን ነው ሰው የሰራው መጥፎ ነገር ካለ ንስሐ መግባት በማለት መጸጸት፣ የሰራውን ስራ ነገር ማረም ማስተካከል በሚችል ቡራኬ የጸሎትን ነውና የይቅርታ
0: ዋና አላማው ምንድን ነበር?
2: ወደዛ ልጠይቅ። የመጀመሪያ
1: ሃይማኖት ከሃይማኖት መጥፋት ጋር ተያይዞ ወደ ሃይማኖት ጉባኤ ስላለፍን ከሃይማኖት ከህፃኗ ከጠፋችው ልጅ ጋር የተያያዘ እንዳይመስል ሃይማኖታዊ እንግዲህ ሃይማኖት ተደፈረ ተሸረሸረ የሚለውን የሚመለከት መሆኑን ስብሰባው የነበረው ጉባኤ በዚህ ላይ የተኮረ መሆኑን ያው እንድታስገነዝብ ነው። በዛው ይሻየው ከሃይማኖት ወደ ሃይማኖት ስላለፍን አድማጮች ትንሽ እንዳይምታቱ ብለን።
2: አዎ፣ ከዛ ጋር ገባኝ። ያው ው የሃይማኖት በመጀመሪያ ጊዜ ያው ስለ አውደ ዓመቱ ስለ ገለጻ ብዙዎቹ የመጡ የታወቁ ራባናት፣ የፔታቲክባ ከተማ ዋና ሃይማኖት መሪ አራቭ፣ የቴል አቪቭ ያፎ ከተማ ታላቁ ሃይማኖት መሪ ራቭ፣ የድሮዎቹ የኢትዮጵያ ይሁዳውያን ሃይማኖት መሪ ዮሴፍ አዳነን፣ የአሁኑ በስልጣን ላይ ያሉት የማህበረሰብ ራብ አርሺ ሮቤን ውብሸት፣ እንዲሁም ከተማዊ ማህበረሰባችን ሃይማኖት መሪ ይሁዳ ሰሃለ፣ አዎ እንደ ራብ አሎን፣ እንደ ሊቀ ካህን ተገኘ ብርቁ ተገኘ እንደም ሌሎችም እንደ ራብ ሻሃር እንደ ነበሩ ቀሳውስትም ወጣቶች ቀሳውስትም በብዛት የተገኙና ከመጀመሪያ ክፍል ያው ስላህማኑ ስላውዳ መቱ ከፈቱ እንጂ ወደ ሁለተኛ ክፍል ሰጠኝ። በጣም የሃይማኖት መሸርሸር ጉዳት እየደረሰ ነው። ቤተሰብ እየተለያየ ነው። ቤተሰብ በፈቀበስልም በሰላም በፍቅር እየኖር አይደለም። አብሮ በባህላችን በመሰብ ስንበላ ስንጠጣ የነበርን ሰዎች ተለያይተዋል። አንድ እናት ያበሰለውን ምግብ ለላኛው የማይመገብበት ጊዜ ተደረሰ። ባህላችን እንትላለ ሌላኛው በክርስትና ሃይማኖት ይያሉ ያሉት ምንድነው? የይሁዳን ሃይማኖታችን መሸርሸር ነው እንጂ ሌላ አይነት ሃይማኖትን እናከብራለን አንጎዳም። ማንም አይነት የክርስትናም ሆነ የእስልምና ሃይማኖትም ቢሆን አንጎዳም። ግን ወጣቱ ትውልድ በዋናነት እየተጎዱ ናቸው። ወደ ሌላ ሃይማኖትም በስብከት ሁኔታ ላይ የዘዴ እየወሰዱብናቸው እነዚህ አይነት ሰዎች በሁለት ካራ የሚመገቡ በማህበረሰባችን ውስጥ ያሉ መለየት አለባቸው። ማንነታቸው ሃይማኖታቸው ለይተው አውቀው ክርስቲያን ከሆኑ ክርስቲያን መሆናቸውን ለህብረተሰባችን ያሳውቁ። ህይወታቸው አናኗሯቸው ከህብረተሰቡ ተለይተው ቀብራቸው መለየት አለበት። በግል ማሳወቅ እስራኤል ናቸው ይሁዶች ብለው ነው የመጡ ወይስ አልመጡም በሚል በጣም ብዙዎቹ በተቆጣ መንፈስ ነው ሲናገሩ ያመሹተይ። እና በዚህ በእውነት አልገባኝም። በስደት ላይ አዎ በብዙ ሺህ ዘመን አያት ቀደሚያቶቻችን አዎ በኦሪት ሃይማኖት የሁት መስዋዕትነት ከፍለዋል። ከዚህ እስራኤል ሀገር ከደረስን በኋላ ግን በተለያየ ስርዓት በተለያየ መግባቱ ሁኔታ አልተመቸም እያሉ ነው ያሉ። አሁን በዚህ በቃ ምሩ አይደለም አሁን ክልላዊ እንደተወሰነ ሆነ እንጂ በአገር አቀፍ ትልቅ ድርጅት እናቋቁማለን እነዚህ በዚህ አይነት ደግሞ አሉ ሰዎች ደግሞ እናጋልጣቸዋለን ይላሉ።
0: እናይዋለን። የሚያነውን አመሰግናለን።
2: ምን ልበል ቀላል አይደለም። እሺ

ጤና ይስጥልን ክብራትና ክብራን የምደምዝናኛ ፕሮግራም ተከታታዮቻችን እንደምሰነበታችሁ እነሆ ሳምንታዊ የምዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን እያዝናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን። በድካምህ አትዘናጋ። ሰውነት ደካማ ነው። የሆነ ጊዜ ኃይሉን ያጣል። የቀደመ ተነሳሽነቱ ይመክናል። እንደ በፊቱ መነቃቃትና ጠንክሮ መስራት ይሳነዋል። ይሄ ተፈጥሮ ነውና ምንም ብታደርግ ልትቀይረው አትችልም። ነገር ግን መቀየር የምትችለው አንድ ነገር ይኖራል። እርሱም በሁነቱ መዘናጋት ማቆም ነው። ለድካምህ እጅ አትስጥ። በድብርት አትሸበር። በዝለት ውስጥህን አታውክ። ምርጫው ያንተ ነው። ማንም የማይደክም የለም። ድካሙን ውጦ ዝለቱን ችሎ ድብርቱን ጥሎ የሚያልፍ ግን በጣም ጥቂት ነው። ወደ ኋላ መመለስ፣ ራስን ማደስ፣ ስሜትን ማስተካከል የብስለት እንጂ የሞኝነት ምልክት አይደለም። በደከመ ሰዓት ራስህን ጫና ውስጥ አትክተት። ፋታ ውሰድ። ራስህን ዳግም አንጽ። እንደገናም ወደ ጀመርከው መንገድ ተመለስ። ሁሌም የሚከተሉህ ነገሮች አሉ። እነርሱም የሚረብሹህ ነገሮች ናቸው። አያስፈልጉህም፣ ነገር ግን እንደሚያስፈልጉህ ሊተቀን ይከተሉሃል። አይጠቅሙህም፣ ነገር ግን ሁሌም እንደሚጠቅሙህ እንድታምን ያደርጉሃል። በሂደት ስሜትክን ያውቁታል፣ ተነሳሽነትክን ይገድሉታል። የሐሳብ ውቅያኖስ ውስጥ ይከቱሃል። ድካምና ዝለት እንዲቆጣጠሩህ ያደርጉሃል። አዎ ጀግናዬ፣ በድካምህ አትዘናጋ። ለዝለትህ አትበገር። ሲመጣ ዘላለም የሚደክምህ ይመስልሃል። ስትገናኙ እንደሚቆጣጠርህ ሊያሳይህ ይጥራል። በእርግጥ ግን ያላንተ ፍቃድ እርሱ ምንም አቅም የለውም። የሆነ ጊዜ ሊሰብርህ ይችላል፣ ነገር ግን ሁሌም ሊሰብርህ አይችልም። የሆነ ጊዜ ስሜትህን ሊያውከው ይችላል፣ ነገር ግን ሁሌም ሊያውከው አይችልም። ለቀጣዩ ከፍታህ አሁን ዝቅ ማለትህን አትፍራ። ነገሮች በትላንቱ መንገድ አይቀጥሉም። ማግኘት፣ ማጣት፣ መውደቅ፣ መነሳት፣ ማትረፍ፣ መክሰር ያለና የሚኖር ነው። ተሰብሮ መቅረትን በፍጹም ምርጫህ አታደርግ። ለውጣ ውረዱ መሸነፍን መቼም ምርጫህ አታደርግ። ጠንካራ ሰራተኞች የሚፈልጉትን እስኪያገኙ ወደ ኋላ አይመለሱም። ያንተ ጦርነት ከህይወት ፈተና ጋር ነው። ያንተ ግብግብ ከስሜት ውጣ ውረድ ጋር ነው። ሳታሸንፍ የሚያቆም ጥረት አይኖርም። አላማህን ሳታሳካ የሚታጠፍ እጅ የለም። ፍርሃት ሊያስርህ ቢፈልግ አሻፈረኝ ትለዋለህ። ጭንቀት አቅም ሊያሳጣህ ቢሞክር አቅምህን ታሳየዋለህ። አዎ ከጫናዎች ብዛት ትወድቅ ይሆናል፣ ነገር ግን ዳግም ትነሳለህ። በድካምህ ምክንያት ስሜትህ ይረበሽ ይሆናል፣ ነገር ግን እንደገና ወደ ትክክለኛው መንገድ ታገኘዋለህ። ያንተን ምርጫ ብዙዎች አይመርጡትም፣ ምክንያቱም ምርጫህ እጅግ ከባድ ነውና። በአንተ መንገድ ብዙዎች አይጓዙበትም፣ ምክንያቱም ምቾት የለውምና። ዝቅ መደረግ ብርቅህ አይደለም። በሰዎች እይታ ትንሽ መምሰል አዲስህ አይደለም። የግል ሕይወትህ ተቆጣጣሪ አንተ ነህ። ዓለም ቢያብርብህ፣ ሰው ሁሉ በተቃራኒው ቢቆም፣ ከእውነተኛው ማንነትህ ጋር ከተሰለፍክ ማንም ሊያንቀሳቅስህ አይችልም። አቅም አለህና አቅምህን አውጥተህ ተጠቀም። ችሎታው አለህና ለውጤት አብቃው። እውቀቱ አለህና እርሱንም ከጊዜያዊ ሙቀት በላይ ለዘላቂው ውጤት ተጠቀመው። ብዙ ሰው የማያየውን በውስጥህ መመልከት ትችላለህ። ብዙዎች የተሰናከሉበት ጊዜያዊ ድካምና ድብርት አያቆምህም። አንተ ስትበረታ ፈተናው ጉልበት ያጣል። አንተ ስራህን ስትመርጥ የናቁህ ያፍራሉ። ስራህን ወጥረህ ስራ። ለምርጫህ እንደምትገባ አስመስክር። እንቅፋቶችህን ሁሉ ጥለህ ማለፍ እንደምትችል አሳይ። ምንጭ ምርጥ ጽሑፎች። በሕይወት ውስጥ ደስተኛ ለመሆን የሚከተሉትን 10 ሕጎች ተግብር ይለናል ቀጣዩ ጽሑፍ። አንደኛ፣ ማንንም አትጥላ። ሁለተኛ፣ በጣም አትጨነቅ። ሶስተኛ፣ ቀላል ሕይወት ኑር። አራተኛ፣ ከሰዎች ብዙ አትጠብቅ። አምስተኛ፣ ከምትቀበለው በላይ ስጥ። ስድስተኛ፣ ሁል ጊዜ ፈገግ በል። ሰባተኛ፣ ከፈጣሪ ጋር ያለህን ግንኙነት አጠንክር። ስምንተኛ፣ ስለ ሁሉም ነገር ከመጠን በላይ አታስብ። ዘጠነኛ፣ ቶሎ ይቅር በልና ወደፊት ቀጥል። አስረኛ፣ ባሉህ ነገሮች ላይ አመስጋኝ ሁን።
በሁሉም ሰው እንድትከበር የሚያደርጉህ አምስት ነገሮች። ካልተጠራህ አቤት አትበል። ሁለተኛ፣ ሰው ሰላም ስትል ተረጋጋ። ሶስተኛ፣ ካልተነገረህ አትጠይቅ። አራተኛ፣ ከማውራት በፊት አዳምጥ። አምስተኛ፣ በማይረባ ነገር አትሳቅ። የጽሑፉ ምንጭ ምክረ አምሮ ለተሻለ ነገም። ያለ ንጽህና በተስፋ ብዕር በእምነት ክታብ በፍቅር ልቀት በጥበብ አቅራብ ብትጻፍ እንጂ በእውነት ሐሳብ ጎልታና ገዝፋ ደምቃና ረቃ ብትሳል እንጂ በህሊና ምናብ አገር እንደ ወግ አትነገርም ልክ እንደ ተረት አትተረትም እንደ ልብ ወለድ አትደረስም ቢኖራት እንጂ ካንደምተዋ ከነሰም ወርቋ ዝንት ያለ ትርጉም አገር እንደ ቅኔ አትዘረፍም ቢያጠኗት እንጂ እንዲሁ ለጥም በዘላበደ የኮኬ ስድር ስንኝ ውቃሬ ልክ እንደ ግጥም አትገጠምም ዓለም ለዘላለም ምጻት ቢደርስ ቢያነቧት እንጂ ባርሞተ ነፍስ በምንም ውቀት በቀለም ብራና ለሰው ይከብዳል ሀገርን መድረስ እንዲህ በዋዛ በማይጠጉት በማይደፈር ግምጃ ቀጠላ በማይነካ በማይለካ ኪዳን ጠለላ ተዘግቷልና እትምትነቷ በሳት ቅጽር ታጥሮ ክልሏ ካለም አይደለች ወዲህ ከምድር ሰማይ ገነት ውስጥ ነው ያለ ነፍሷ በንጹህ ሐሳብ በቅድስና ካልሆነ ምሷ ሀገር በምድር ጥበብ አትደረስም ሩቅ ናት እሷ ደራሲ ሶላ ሐላባው ጥምር ታሪክ ጎንደር ላይ ቋራ ላይ ተጽፏል ታሪኬ እስራኤልነቴ እንቁማንነቴ ኢትዮጵያዊ መልኬ በፋሲለደስ ግንብ አምባበር ወለቃ በጄ ሰራሁት አለች ወርስቃ እምነት አሻራዬን ኩራቴን ጠብቃ የሰለሞን ልጅ ነኝ የጥበብ አርበኛ የማክዳ ፍጥረት ነኝ የብልሃተኛ እጄ ወርቅ ሸማኔ ግሩም ማንጠረኛ የዳዊት ኮከብ ነኝ ግሩም ታሪክ ሰሪ የድል ምልክት ነኝ ተስፋ ቃል አብሳሪ ሸገር ላይ ተጽፏል ተከትቧል ታሪኬ ጥቁር አፈርሽ ጋር በክብር ታትሟል የቀዳማ መልኬ ባለፋጣ ቁሳ በጭልጋ በደምቢያ በትግራይ ምኖሬ እዛ ማለፍ ብዬ ጎጃም ተሻግሬ ውብ ታሪክ የሰራሁ በደ ጥበብ ሙያ ማግ እያለሰለስኩ ቁጢት እየበጠስኩ በጠቢብ እጆች ሀገሬን ያለበስኩ ድንበሯን ያቆየሁ ለክብሯ ዘምቼ ብረት እያቀለጥኩ ሀገሬን ያሳረስኩ ማረሻ ሰርቼ ልበ ሙሉ ጀግና ጥምር ታሪክ ያለኝ ኩሩ ኢትዮጵያዊ እስራኤላዊ ነኝ ገጣሚ ስመኘው ላቀው ነጠረ ከደም ለበስ የግጥም መድበሉ የተወሰደ አጀባጀብ አያትነት አቤት ማማር

ርህ ይገባል። ነገር ግን የህይወት ዘመን ሁሉ ተማሪ ከሆንክ ባንድ ወቅት ያስከው አቋም ትክክል እንዳልሆነ ስትረዳ ያመንክበትን ጉዳይ ማስተካከል ይኖርብሃል። ሌላው አዋዋልክንና ጓደኞችህን ምረጥ። አስተሳሰብክንና ድርጊትህን በገንዘብ ጎን ከሚተቹና ከሚገነቡ ሰዎች ጋር የምታደርግ ከሆነ በየጊዜው እየተሻሻልክ የምትሄድ ሰው ትሆናለህ። ባህሪና ህይወትህ እያደር የሚመስለው የጓደኞችህን ነው። ሌላው መሆን የምትፈልገውንና መስራት የምትፈልገውን በጊዜ አውቀህ ጀምር። በወጣትነት ጀምረህ መርጠህ የምትሄድበት መንገድ እያደር አንተንም እየቀረጸህ ለመሄድ በዛው የመቀጠል እድል ይጨምርልሃል። አይቻለም ለሚሉህ በቀላሉ ላትሸነፍ ትችላለህ። በእድሜህ ብዙ ሳትገፋ ስኬታማና ብዙ ተጽዕኖ አምጪ ትሆናለህ። የራስህን ራዕይ የማትገነባ ከሆነ ሌሎች ቀጥረውህ ራዕያቸው እንድትገነባላቸው ያደርጉሃል። ከሌሎች ጎበዞች ጋር በጥምረት ስራ። ከጎበዞች ጋር በጥምረት ስትሰራ አንተ የማታውቃቸውን ነገሮች ያሳውቁሃል። አንተ ልታገኛቸው የማትችላቸውን ሰዎች እንድታገኝ እድል ይከፍቱልሃል። ይበልጥ ወደፊት ያራምዱሃል። በቅጽበት ከፍተኛ ደረጃ እደርሳለሁ አትበል። ከትምህርት ቤት እንደወጣህ ወዲያው ሀብታም፣ ባለስልጣን ወይም ስኬታማ ሆናለሁ ብለህ አትጠብቅ። ከፍተኛ ትምህርት ቢኖርህ እንኳ ስኬታማ ለመሆን ብዙ ልምድ ያስፈልግሃል። ሌላው ስለ ስህተቶችህ ሌሎችን ሳይሆን ራስክን ውቀስ፣ ተማርባቸው። ስህተቶች እንድንቆጭባቸው ሳይሆን እንድንማርባቸው ካደረግ ደግመን አንሰራቸውም። በተቀጣጠለ መንፈስና መሰጠት ስራ። መርጠህ ወይም ፈልገህ የምትሰራውን ስራ በከፍተኛ ትጋት መሰጠት፣ መቀጣጠል የምታደርግ ከሆነ ስራህ አስደሳችና ቀላል ይሆንልሃል። የምትሰራው ስራ ውስጥ እነዚህ ነገሮች ከጠፉ ወይም የምትሰራው የሚሰለችህ ከሆነ የምትሰራው ነገር የውስጥ ፍላጎት ግን ማንጸባረቁ አጠራጣሪ ነው። ሌላው ምርጡ ትምህርት ቤት ኮሌጅ ሳይሆን ህይወት ነው። ምንም ያክል መጽሐፎች ብታነብ፣ ፈተናዎችን ብትወስድና ብታልፍ በህይወት ሂደት የምትማረውን ያክል ብቁ አያደርጉህም። ስራዎችና የስራ ኃላፊዎች ያስተምሩሃል፣ ያበቁሃል። ሌላው እውነተኛ ኑሮና ህይወት በቴሌቪዥን እንደምታየው አይደለም። ኑሮ ቴሌቪዥን ላይ ስታይ እንዳለው ካፌዎች ሂዶ ዘና ማለት ከመሰለ ተሳስተሃል። ስራ ሰርተህ ኑሮን ህይወትክን ለመለወጥ ተንቀሳቀስ። ሌላው ህይወት ሁሌም የቀና አይደለም። በህይወት ጉዞህ ትገጫለህ፣ ትወድቃለህ። ኑሮ ፈተና ነው፣ ጌም መሳይ ነው። ተነስተስ ኪሳካልህ ጉዞህን ቀጥል። የጽሑፉ ምንጫችን ምክረ ትምህርት ነው። ያልደረስኩበት ሀሁ የመውደድ አቅም የፍቅር ጉልበት ለአንቺ ተሰጠና በኔ ላይ አየሁት። ከሳቤ ሁሉ ገዘፍሽብኝና ረቂቁ ፍቅር ባንችነት ተጠና። ከመልካም ጋር ተስተካክለሽ ከሰውነት እጅግ በልጠሽ በይዋህነትሽ በደግነትሽ ምልክ በስብና ጥግ ታልፊያለሽ ከመድረክ። አንቺን ማኩረፍ ከራስ እንደ መጋጨት፣ አንቺን መርሳት ስሜን እንደ መዘንጋት፣ ከፍቅርሽ መነጠቅ ጨርሶ እንደ መውደቅ። ስረዳው ሳጤ ነው የአሁኔን ሁኔታ ፍቅር እንደሆን ገባኝ የጸጋ ስጦታ። ደራሲ ሄኖክ ክበበው።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይህን ይመስላል። በፕሮግራማችን ትንሽ ትምርት እንዳገኛችሁና በሙዚቃዎችም ዘና እንዳላችሁ ተስፋ እናደርጋለን። የዛሬውን የመዝናኛ ፕሮግራም አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደና ቆዩ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ኢሳያው እንግዲህ ቀደም ብለን እንደተመለከት ነው ሃይማኖት ካሳው ከጽፋት ከሁለት አመታት በላይ ሆነ መዳረሻው ከጠፋ ዛሬ 900 ቀናት ተቆጠሩ። እንግዲህ ምሽት ላይ ነው በድንገት ጠፋች እንደተባለ ጠፋች። 900 ቀናት ምንም መዳረሻው ሳይታወቅ ያለችበት ሁኔታ ምን እንደሆነ የሚታወቅ ነገር የለም። በጣም በሚያሳዝን ሁኔታ ዛሬ 900 ቀናት ሞልተዋት በተለያዩ መገናኛ አውታሮች እስራኤል ስለሷ እየተነሳ ነው ያለው። እንደው ቤተሰቦችስ ምናልባት የሰሙት ነገር ይኖር? እናቷ ወይዘሮ ባንቺ ካሳው ስልክ መስመራችን ላይ ናት። ባንቺ ጤና ይስጥልን፣ እንደምን ዋልሽ? እንዴት ነሽ? ደህና ነሽ? እየበረታሽ ነው?
1: አለሁ ተመስገን። እንግዲህ የራሳ ያምጣ ነው ምን ይባላል።
0: ሃይማኖት እንግዲህ ከጠፋች 900 ቀናት ተቆጠሩ። ዛሬ 900 ቀናት ሞላት። በመገናኛ አውታሮችም ስለሷ ብዙ ነገር ይባላል። እንደው እንደ ቤተሰብ እናንተ በኩል እንዴት ነው 900 ቀናት አንዲት ታዳጊ ልጅ እንደ ድንገት ወጥታ ጠፍታ ሳትመለስ እንዴት ነው እያሳለፋችሁት ያለው ይህን ጊዜ?
1: በጣም ከባድ ነው ከምልሽ በላይ ነው። ከባድ ነው በጣም አይደለም 900 ቀን ለደቂቃ ልጅ ከጎን ተለይቶ መቀመጥ ከባድ ነው። በእለቱ የዛን ጊዜ የተሰማኝ ስሜት ወዲያው ትመጣለች ነው እንጂ አንድ ቀን በዚህ ደክሟት ነው እንጂ ይህን ያህል 900 ቀን ይቆያል የሚል ሀሳብ አልነበረንም። በቤተሰቡ በሙሉ በጣም ከባድ ሁኔታ ላይ ያለ ነው፣ ለልጆቹም ለሁላችንም በጣም ከባድ ጊዜ ነው እያሳለፍን ያለ ነው።
2: ወይዘሮ ባንቺ ካሳው በእውነትም እንደ ወላጅ እናት ቀላል ነገር አይደለም። ይህን ያህል ጊዜ ከሁለት ዓመት ተኩል አካባቢ አለፈ። ይህን ምክንያት በማድረግ እንደው እናንተ በእርግጥ በተስፋን ይዛችሁ ትግል እንደቀጠላችሁ ናቸው ያላችሁ እና አሁን የፖሊስ ሰራዊት በዋናነት ምርመራው ኃላፊነቱ ወደ ሻባክ የተሰኘው ድርጅት እንዲተላለፍ በሚል ከዋና መስሪያ ቤቱም ሳይቀር ሰላማዊ ሰልፍ ተደርገዋል። ምን ውጤት አስገኘ በዚህ ሁኔታ?
1: እሺ፣ ይሄ ሁኔታ በጣም ከባድ ነው። እኛ ያልሄድንበት የዘጠኝ አመት ህፃን ልጅ ናት። ያልሄድንበት መስሪያ ቤት የለም። በተለያየ ቦታ ሂደናል። አሁን ትናንትና ደግሞ የተደረገው ከሻባክ በር ለፊት ለፊት የተደረገው ሰላማዊ ሰልፍ እንግዲህ ድሮ የሚታወቀው በቢጫ ቲሸርት ነበረ። አሁን ቀይ ቲሸርት ተለብሶ አደገኛ ልጅ ላይ ነው ያለችው። ልጅቱ ሁለት አመት አልፏታል። አትፏ ብትሆንም ግን አደገኛ ቦታ ነው ያለችው፣ አደጋ ላይ ነው ያለችው እና ልንደርስላት ይገባል በሚል አዲስ ስትራቴጂ ያወጣ ድርጅት አለ እና ማመልከቻውንም ለሻባክ ጽፈን ትናንትና ተፈራርመው አስገብተዋል። ህዝቡ እግዚአብሔር ከኛ ጋር ስለሆነ መቼም ከእግዚአብሔር በታች ያለነ ህዝቡ ነው ከጎናችን ያለው። በተለያየ መንገድ በምንጠራበት አካባቢ ህዝቡ እየወጣ ድምፁን ከፍ አድርጎ ያሰማልናል። በጣም የሃይማኖት ጉዳይ በጣም አሳሳቢ ነው። በጣም አስጨናቂ ነው። በጣም ለህዝቡ ለእኛ አሁን የምንታገለው ለሃይማኖት ብቻ ሳይሆን ወደፊት እንዲህ አይነት ነገር እንዳይፈጠር ነው እየታገልን ያለ ነው እና ሃይማኖት ይበቃታል። ወደ ቤቷ መመለስ አለባት። እረፍት ነው አሁን። ሁሉም ልጆች ወደ እረፍት ወደ ቤተሰብ ጋር አንድ ላይ ለጉብኝት ምናምን ሲወጡ፣ ሀይሚ ግን እረፍት የላትም። በምን ሁኔታ ላይ እንዳለች አናውቅም እና የትናንትናው 900 ቀን እዚያው ዛሬ ነው። ትናንትና ሰልፉ ላይ በጣም ከባድ ነበረ። ሁሉ ሰዎች በሙሉ ልጆች በሙሉ እረፍት ሲወጡ፣ ሀይሚ ለምን እንደዚህ አይነት እድል እንዳልተሰጣት እነሱ የእነሱ ዜጋ የሆነ ሰው የውባል ጠፍቶ በመገኘቱ ደስ ብሎናል። ግን ለውባል የተጠቀሙበትን መሳሪያ ተጠቅመው ለምን ሃይማኖት አልተገኘችም? ለምን ይሄ ዜጋ አይደለችም ወይ? በቤት በጣም ያሳዝናል። እንደ ቤተሰብ እንደ እናት የተሰማኝ በጣም እኔ በልጁ አዝኜ ነበር በጊዜው በጣም ነበር
0: የተሰማኝ። የአራት አመት ህፃን ነው አሽቀሎን ጠፍቶ
1: በጣም ነበር
0: ያዘንኩት። ተገንቷል
1: በአራት ሰዓት ጊዜ ውስጥ በመገኘቱ በጣም ነው ደስ ያለኝ። እንደ ጠፋ በጣም ነበር የተሰማኝ። ግን እሷስ ቢሆን የዘጠኝ አመት ልጅ አይደለችም ወይ? ለምን እሷ ስራዬ ላይ አይደለችም ወይ? ዜጋ አይደለችም ወይ? ስለዚህ ህዝቡ ከጎናችን ሆኖ ኃይል እየስክትገኝ ድረስ ከጎናችን እንዳይለይ።
0: እንደው ባንቺ ባጭሩ አሁን ያለን ጊዜም ያለቀ ስለሆነ እንደው በመርመራው ሂደት የተፈጠነ ነገር አዳዲስ ነገር አለ መናገር የሚቻለውን ማይቻለው አይቻለም? ምናልባት ፖሊሲ ተያዘ ይኖራል ለማይ ነገር አዲስ ነገር
1: የለም። ምንም አዲስ ነገር የለም በመርመራው በኩል። ለዛ ነው አሁን ከዲቃ ወደ ቀይ የተቀየረበት ምክንያት በመርመራው በኩል አዲስ ነገር ስለሌለ አዲሱ አሁን አዲስ የተቋቋመ የመጣው ድርጅት አዲስ አሰራር ይዘን ሂደን ሷ በቃ ወደ ዋናው ጉዳይ እስከዛሬ 2 አመት ታግሰናል። ከዚህ በኋላ ሻባክ ገብቶ ልጅቱ ተፈልጋ እንድትገኝ ነው ወደፊት እንጂ እስካሁን ድረስ ምንም አዲስ ነገር የለም።
2: አሁን ባንቺ የሙዚቃ ፈረንጆች ተባላቸው የሙዚቃ ባንድ ከመኖሪያ ሰፈራቸው ጽፋት በቅርብ አንድ ትሪት እናሳያለን ብለዋል። ታውቁት ነገር አለ?
1: አናቅም። ያው ማክሰኞ ሮብ ሐሙስ እንዳለ እናቃለን እንጂ ስለዚህ እኔ ያወቁ የሰማሁት ነገር የለኝም።
0: አሁን እንግዲህ እንቅስቃሴ እየተደረገ ነው። ግን እንቅስቃሴው ብቻ ሳይሆን እንደው መዳረሻው ያለችበት ሁኔታ እንኳን የሚታወቅበት አቅጣጫ ቢኖር መልካም ነበር። እንግዲህ ሃይማኖት ነገር ለሁሉም ትልቅ ጥያቄ ነው። ባንቺ ስላነጋገርሽን በጣም ነው እናመሰግን።
1: በጣም እናመሰግናለን። እኛም እንግዲህ ሃይሚዬ እንዳትረሷት እናንተም በተለያየ መንገድ ስለምታስታውሷት ስሟን ቀኗን እንደዚህ ቀን እያላችሁ ስለምትናገሩልን በሚዲያችሁ እጅግ በጣም እናመሰግናለን።
0: እናመሰግናለን። ያም እንግዲህ ቸሮር ያሰማችሁ ባንቺ መልካም ቀን።
2: አሜን። ሰላም ቆይታ። ወርቅነሽ እቴ በፕሮግራማችን ተጠናቀቀ። የተከበራችሁ አድማጮቻችን ለዚህ ፕሮግራም መሳካት ለተባለ ባልደረቦቼ ለሰጠኝ ዘመነ ወርቅነሽ እቴ እንዲሁም የቴክኒክ ባለሙያችን ያይር ኒውማን እንዲሁም ሻያው ደጎ ያስተናገድናችሁ እናንተም ያላችሁበት ላዳመጣችሁ ምስጋናችን ይድረሳችሁ። ምሽት 7 ሰዓት ላይ በሰላም ያገናኘን። ለደና ቆይታ እናመሰግናለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ኻሚሺ ላሜድ በአፍ ታፍሺን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ኦገስት 13 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ነሐሴ 7 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጆች ሻዮ ደጉና ወርቅነሽ ሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ማቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ወጣቶች ፕሮግራም ይቀርባል። ከዛ ካድማጮች ጋር ወቅታዊ ጉዳይ እንወያያለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ።
1: አመሰግናለሁ ወርቅነሽ። ማይክሮፎን አስረከብሽኝና እንግዲህ ዜናውን ለአድማጮችና ድረስ
0: ባንተ ነው ተዘጋጅቶ የሚቀርበው በበካሽ።
1: አመሰግናለሁ። አርስተ ዜና። እስራኤል መከራከያ ሰራዊት በአዛ ቀበሌ አንድ የሐማስ ክፍል ጦር አዛዥንም በእስራኤልን ወታደሮች ለመግደል በመንቀሳቀስ ላይ እንዳለም አስቀድመው ደመሰሱት። የፍልስጤም ባለስልጣን በይሁዳና ሰማርያ ቀበሌዎች ለይሁዳውያን የሰፈራ ለማልማት ለማስፋፋት ያለው እንቅስቃሴ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁና የካቢኔ ሚኒስትሮች ኃላፊነት ነው ሲሉ ወቀሱ። ዮአብ ሰጋሎቪች በማንሱር አባስ በሚመራው ራአም ፓርቲ የዝርዝር አባል እንደሚሆኑ እየተጠበቁ ናቸው ተባለ። ከኢራን ጋር ያለው ቀውስ በዋና ከተማዋ ቴህራን የሚገኝ አንድ ባለስልጣን ኢራን ጥያቄዎች ስለ ሆርሙዝ የባህር ወሽመጥም ካልተመለሱ ወደ ጦርነት እንመለሳለን ሲል አስጠነቀቀ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። እስራኤል መከላከያ ሰራዊት በኻን ዩነስ ባዛ ሰርጥ በሚገኝ ኃይሎች ላይ ጥቃት ለማድረስ አቅዶ የነበረም የሐማስ ወታደራዊ ክፍል አዛዥ ገደለም። የእስራኤል መከላከያ ሰራዊት ቃል አቀባይ እንደገለጹት ጥቃቱን በሰራዊቱ ላይ የተደገነውን አፋጣኝ ስጋት ለማስወገድ ያለመ ነበረም። የሐማስ አስተዳደር የሀገር ውስጥ ጉዳይ ሚኒስትር እንደገለጸው በሌላ ጥቃት የአዛ ክልል የፖሊስ አዛዥ ጃማል መሐመድ አቡ ካሚል ተገሏል። መኪናቸው በአዛ ከከተማ ደቡባዊ ምዕራብ በኩል በመንቀሳቀስ ጉዞ ላይ እንዳለ ነበረም ከእስራኤል በተኮሰ ቦምብ የተገደለው። የእስራኤል መከላከያ ሰራዊት በይሁዳና ሰማርያ ቀበሌዎች እንቅስቃሴ ፍልስጤም ራስ ገዛ አስተዳደር ሊቀመንበር አማካሪ መሐመድ አልሃባሽ እንደተናገሩት የእስራኤል መንግስት የፖለቲካ መስመር አዳዲስ የለዮዳን ሰፈሮች ለማቋቋም ያበረታታል፣ ጥበቃ ይሰጣቸዋል፣ እንዲሁም ወንጀሎችን እንዲፈጽሙ ይገፋፋቸዋል በማለት እስራኤልን ተቹም። ስለዚህ በይሁዳና ሰማርያ ቀበሌዎች ለተፈጸመ ድርጊቶችም የመጀመሪያ ተጠያቂ ራሷ እስራኤል የእስራኤል መንግስት ነች። አልሃባሽ ለአልሃዳት ቴሌቪዥን በሰጠው ቃለ መጠይቅ አክሎ እንደተናገሩት ለፈጸሟቸው ወንጀሎችና ለሁሉም አሸባሪ ውዲዎች እንደ እሳቸው አባባል ግላዊ፣ ህጋዊና ሰብአዊና ፖለቲካዊ ኃላፊነትም የሚወስዱት ጠቅላይ ሚኒስትር ኔታንያሁና ካቢኔያቸው ናቸው። የዘገበው ቃል አቀባያችን ሽሞን ሚጃን ነው። የእስራኤል መከላከያ ኃይል ትናንት በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ በርካታ ፈንጆች ያጠመደበትን ቤት አወደመም። የፈንጅ በተጠመዱበት ቤት ውስጥ በርካታ ሮኬቶችና አርፒጂ ጸረ ታንክ ሮኬቶችም እንዳለበት ተደምሰዋል። የመከላከያ ሰራዊት በደቡብ ሊባኖስ የደህንነትን ስጋት ለማስወገድ በተኩስ አቁም ስምምነት መሰረት እንቅስቃሴውን አጠናክሮ እንደሚቀጥል አስታውቋል። ባልደረባችን ጋዜጠኛ የቴሌቪዥንና ሬዲዮ ባለሙያም ኦሬ ነሃሪ አመሻሹ ላይ በፔታ ትክባ በሚገኙም ምኑኻ ንሆና መቃብር ቦታ ላይ ስርዓተ ቀብሩ ተፈጽሟል። ነፍሲ ማር የስራ ባልደረባው የረጅም ጊዜ ወዳጅ ጋዜጠኛ ያሪን ኪሞር ስለ ኦሬን ነሃሪ የጋዜጠኝነትን ህይወት መጀመሪያም በካናዳ ሾት የዜና አውታር በሬዲዮ በረሸት ቤት ሬዲዮ እንደተናገሩት እኔ እኮ ያወቅኩት ወደፊት የሚኖረውን ያንን ታላቅ ክንፍና ብቃት ሙያዊ ብቃት እንደነበረውና በህይወቱ ከስራ ባልደረቦቹ የተስማማ በሰው በኩል የሚወደድ በሙያው በቴሌቪዥን ጋዜጠኝነት በሬዲዮም በጣም ጥሩ ጋዜጠኛ እንደነበረ ነው የመሰናበቻ የምስክር ቃሉን ያስተላለፈው ጓደኛው። በቴል አቪቭ ከተማ በብኒ ኤፍራይም ጎዳና አንዲት የ17 ዓመት ታዳጊ ሴት የኤሌክትሪክ ኮርኩኔት በማሽከርከር ላይ እንዳለች በመኪና ተገጭታ በጸና ሁኔታ ተጎዳች። ማጌንዳ ቢዳዶ ማህበር ሐኪሞች ቡድን የመጀመሪያ ደረጃ የሕክምና እርዳታ ካደረጉላት በኋላ በቀጣይ ሕክምና እንዲሰጣት በሚል በአምቡላንስ እዛው ከተማ ውስጥ ወደሚገኘው ወደ ኢህሎቭ ሆስፒታል ወስደዋታል። በኦስትሪያ ዋና ከተማ ቪና የማሊ የሃሎሚና የልጇ ሊያል መጥፋታቸው ጉዳይ በሀገሪቱ የሚገኙ የመገናኛ ብዙሃን እንደዘገቡት የሞሳድ ድርጅት ከእስራኤላውያን ባለሙያዎችና ከእስራኤል ፖሊስ ተወካዮች ጎን ለጎን የሁለቱን ሰዎች ፍለጋ ላይ እየተሳተፉ ይገኛሉ። እንደ ዘገባው ከሆነ ፖሊስ ባዘዙት ባረፉበት የሆቴል ክፍል ውስጥ ባደረገው ፍተሻ ክፍሉ ባዶ መሆኑ ተረጋግጧል። ይህን የዘገበው ቃል አቀባያችን ይዝግኤል ነው። ከኢራን ጋር ያለው ቀውስ እንደቀጠለ ነው። በቴህራን የሚገኘው አንድ ባለስልጣን የኢራን ጥያቄዎች ስለ ሆርሙዝ የባህር ወሽመጥ ካልተመለሱ ውጥረቱና ግጭቱ እንደሚባባስ አስፈራርቷል። የላቀው መሪ የሐማና አማካሪ ሙሐመድ ሙኻበር በኤክስ ሚዲያ ላይ እንደገለጸው እንደጻፈው ከሆነ የቴህራን ሆርሙዝ የባህር ወሽመጥ ማስተዳደር በተመለከተ ያለምንም የአሜሪካ ጣልቃ ገብነት ስምምነት ላይ መድረስም አለበት በሚለው አቋም እንደጸና ነው። ይህንን ዘገባ የቀረበው የዜና አዘጋጅ ይዝቅኤል ነው። የአየር ጸባይ ትንበያ ነገ አርብ ከሰነበተው በመጠኑ የሙቀቱ መጠን ይቀንሳል። የአየር ጸባይ ሁኔታ ከወቅቱ መደበኛ ይሆናል። ነገ ጠዋት አካባቢና በቀኑን በሰሜኑ ክፍለ ሀገር እንዲሁም በባህር ዳርቻ ሜዳማ አካባቢዎች በጥቂቱ አልፎ አልፎ ያካፋል የሚል ትንበያ አለ። በቅዳሜ ሰንበት አካባቢ ግን እንደገና ሙቀቱ ይጨምራል ነው ያሉት የአየር ጸባይ ተመራማሪዎቹም። የሙቀቱና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 30 ዲግሪ ሴንቲግሬድ፣ የነገው ተራዊና አካባቢዋ 32፣ ሀይፋና አካባቢዋ 31፣ ቤርሼባ ከተማና አካባቢዋ 34፣ ኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይሆናል። የሰዓቱ ዜና የእስከዚሁ ነው። ወርቅነሽ
0: ሻያው ለዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: አድማጮቻችን ስርጭታችን እንደቀጠለ ነው። ሻያው ያለን ጊዜ እንግዲህ ለመጠቀም አጥራጥር አድርገን ወደ ወቅታዊ ዘገባ እናልፋለን። ባጭሩም ቢሆን የተወሰኑ ርዕሰ ጉዳዮች አሉን። እንደው እስራኤል መከላከያ ሰራዊት በይሁዳና ሰማርያ አካባቢ በዜናም ተመልክተዋል። ቀደም ሲል ጧት በሰፊው እንደተመለከትነው ኩስራ በተባለው አካባቢ ኗሪዎች ሰፈራቸውን እንዲለቁ እና መከላከያ ሰራዊት ለዘመቻ እንዲመቸው የሚል መመሪያ አስተላልፎ ነበር። ነገር ግን ከተወሰኑ ሰዓታት በኋላ እንደገና ሐሳቡን መቀየሩ መከላከያ ሰራዊቱ ተገልጿል። ኗሪዎች ቦታቸውን እንዳይለቁና በዛው እንዲቆዩ መከላከያ ሰራዊቱ ባለበት ሁኔታ ዘመቻውን እንዲያካሂድ እንዴት ነው? ለማንኛውም አንተ ተመልክተዋል በዜናው እንዴት ነው ያለው ሁኔታ?
1: ከዛ በፊት ወርቅነሽ ትናንት ማታ በይሁዳና ሰማርያ ክፍሎች ይሁዳውያን ያለ ፍቃድ ከህግ ውጭ በሆነ ሁኔታ ያቋቋሟቸው ሰፈሮች እነሱን በወታደራዊ ፍርድ ቤትም ትዕዛዝ መሰረት እንዲህ ተወግደዋል። ኗሪዎቹም ወደ ሌላ ቦታ ተዘዋውረዋል። እንግዲህ ጊዜያዊ ሰፈር ያቋቁማሉ ይሁዳውያን። ይህ ከዚህ ጋር በተያያዘ አሁንም ሌሎች ገና ከህግ ውጭ የተቋቋሙ ሰፈሮች አሉ እና አሁን ዓለም አቀፍ ህብረተሰብ በጣም ደግሞ በእስራኤልን በጣም ይታቻል፣ ይወቅሳታል። እስራኤል ለምን በእስራኤል አከራካሪ በሆነው ለምን በይሁዳና ሰማርያ ቀበሌዎች ለእስራኤል ወይ ለይሁዳውያን አዳዲስ ሰፈሮች ለምን አሁን ያለው የእስራኤል መንግስት ያቋቁማል እያሉ በጣም እየወቀሱት ነው ያሉት። ከዚህ ጋር በተያዘ እንግዲህ ረብሻም አለ፣ ግጭት አለ በይሁዳና ሰማርያ ቀበሌዎች። ከዚህ ከሰፈራ ጋር በተያያዘ በእስራኤላውያን እና በፍልስጤማውያን መካከል ግጭት አለ። በዚህ ላይ በመካከለኛው ያለው እንግዲህ ሁለቱን ቀበሌዎች የሚያስተዳድር የእስራኤል መከላከያ ሰራዊት ስለሆነ ሁለቱን ህዝቦችን ግጭት በመካከለኛ ገብቶ እርምጃ በመውሰድ ወታደራዊ እርምጃ በመውሰድ ነው በስነ ስርዓት እንዲሰፍን የማድረግ ኃላፊነት ያለው ያው መከላከያ ሰራዊቱ ነው እና ከዚህ ላይ የፖለቲካ ቅድም በዜናም እንደተመለከተ ነው በዚህ የፍልስጤም ራስ ገዝ አስተዳደር ሊቀመንበር አማካሪ እንደተናገረው ለዚህ ሁሉ ለሚፈጠረው ክስተት በይሁዳና ሰማርያ ቀበሌዎች በቀጥታም ሆነ በተዘዋዋሪ የሚጠየቁት የእስራኤሉ ጠቅላይ ሚኒስትር ናታንያሁና የሚኒስትሮች ካቢኔ ሚኒስትሮች ናቸው በማለት እስራኤልን አውግዘዋል። ይሄ በጣም አከራካሪነቱ እንግዲህ የፖለቲካ የሮተ ዓለም አየ እስራኤል ህዝብ አንዳንድ ምንድን ነው ብሎ የሚያስበው መላ ሀገሪቱ መቁን ያው ጫማ መሬት እንኳ መተው አትፈልግም። ይችን ታሪካዊት ሀገር በሙሉ ከሰሜን መሀል ሀገር ደቡብ ያለውን በሙሉ የእስራኤል ህዝብ መሆን አለበት እና ቤቶችን ማቋቋም አለበት ብለው እየተዋጉ ነው ያሉት እና አከራካሪ ነው። እንግዲህ በዚህ ዙሪያ
0: አዎ ያው እንዳልከው ነው። እንግዲህ በአካባቢው ያሉ ይሁዳውያን ሰፋሪዎች በሰፈራ አካባቢ የሚገኙ ሰፈራ ጣቢያ የሚኖሩ ይሁዳውያን ያችን የገጠር እንግዲህ የፍልስጤማን መኖሪያ የገጠር መንደር ይባላል፣ ግን እንደ ማዘጋጃ ቤት ነው። ማዘጋጃ ቤት ከንቲባ ሁሉ አላት፣ የገጠር ከተማ ናት። ከልለዋት ነበር እና እንግዲህ በዛ ምክንያት ነው አሁን አንተ የጠቀስከው ዓለም አቀፍ ወቀሳ ወይም ትችት የተከተለው። ያው ከዓለም አቀፍ ወቀሳ ወይም ትችት በኋላ መከላከያ ሰራዊቱ ባሳለፍነው ሌሊት ሰራዊቱን ወደዛ አካባቢ አስገብቶ እርምጃ እንዲወሰድ አድርጓል። በአካባቢው እርምጃ ለመውሰድ እንዲመች ለዘመቻው እንዲያመችም ነዋሪዎች እንዲለቁ ብሎ የነበረው መከላከያ ሰራዊቱ አሁንም እንደዚሁ በዓለም አቀፉ ተጽዕኖ ምክንያት ያው ጫና እያሳደረ ነው። እንደገና ነዋሪዎች እንዳይለቁ ብለዋል መከላከያ የማዕከላዊ እዝ ኃላፊ አብይ ብሉት። በዛ አካባቢ የሚገኘው መከላከያ ሰራዊት የጎላኒ ክፍለ ጦር ክፍት በሆኑ በተለቀቁ ቤቶች መግባት እንደሚችል ትዕዛዝ ሰጥተዋል። በዚህ ሁኔታ ነው እንግዲህ እየተካሄደ ያለው። ሌላው የፖለቲካው ጉዳይ በሀገራችን እንግዲህ ጥቅምት ወር የሚካሄደው ብሔራዊ ምርጫ በፊት የፖለቲካው እንቅስቃሴ ሞቅ ሞቅ እያለ ነው። ቀደም ሲል በዜናም እንደተመለከትከው ከራም ፓርቲ የተቀላቀሉ የቀድሞ ክነሴት አባል አሉ ስጋሎቪች፣ በሊኩድ ፓርቲ በኩልም የፊታችን ሰኞ ቅድመ ምርጫ ወይም ፕራይሜሪስ ይካሄዳል። እንዴት ነው ባጭሩ ያለው ሁኔታ?
1: እንግዲህ ጊዜውም እየገሰገሰ ነው። በእውነት ጥቅምት 7 ቀን ብሔራዊ የክነሴት የህግ መደንገጃው ምክር ቤት ያው ምርጫ ይካሄዳል እና ከወዲሁም የተለያዩ የፖለቲካ ፓርቲዎቹ እንግዲህ እንደገና እየገነቡ ነው እጩ ተወዳዳሪዎችን። እንግዲህ በቀጣዩ እስካሁን ሲያገለግሉ የነበሩትም ይቀጥላሉ እጩ ሆነው ነው የሚወዳደሩ። ደግሞ አዳዲሶቹ ደግሞ የሊኩድ ፓርቲ ብቻ ሳይሆን ሌሎች ፓርቲዎች አሉ በግል የተቋቋሙ እንግዲህ እና የደረደሩ ነው እጩ ተወዳዳሪዎች። እንግዲህ ደረጃ በደረጃ አንደኛ፣ ሁለተኛ፣ ሶስተኛ እያሉ እጩዎችን ይመዘግባሉ። አንደኛ ቁጥር አንድ ሆኖ ፓርቲውን የሚመራ የፓርቲው ሊቀመንበር ሆኖ የመመረጡ የሰፊውን ህዝብ በአብላጭ ድምፅ ካገኘ የመጀመሪያ መሪው ያው ጠቅላይ ሚኒስትር የመሆን እድል ይኖራል ተብሎ ይጠበቃል። እና አሁን ከእንግዲህ ሊኩድ እንዳልሽው በፊታችን ሰኞ በሀገራችን ያው ሀገራዊ ምርጫ የእጩ ተወዳዳሪዎቹም በየክልሉ በየአውራጃዎቹ ደረጃ የሚወዳደሩ አሉ። ብዙ ልዩነት ያለበት ነው የሚሆነው። በክልላዊ ድምፅ የሚሰጥላቸው እጩ ተወዳዳሪዎች አሉ፣ የሚወዳደሩም አሉ ለክነሴቱ። በሀገር አቀፍ ደረጃም የሚወዳደሩ አሉ። እንግዲህ በአዳዲስ በኛ ማህበረሰብ ደግሞ በተለያዩ ፓርቲዎች በሊኩድ በያሻር ናፍታሌ ቤኔት የሚመሩት እንዲሁም በያሃድ የሚመሩት ፓርቲ ደግሞ ማናቸው እሳቸው ጋቢ አይዘንኩት የሚመሩት ናቸው። ከዛም ሌሎችም ፓርቲዎችም አሉ። በተለይ በያሪዲም የሃይማኖት አጥባቂ ፓርቲዎችም አሉ የነበሩት ካሁን ቀደም ነባራዊ የሆኑ የፖለቲካ ኃይሎችም ይወዳደራሉ። የእስራኤል ህብረተሰብ ደግሞ አረብ እስራኤላውያንን ህብረተሰብ የሚወክሏቸው በክነሴት ምክር ቤት እነሱም አሉ። በእርግጥ በእነሱ በየአመቱ ይገርምሻል የፓርቲ ውጤቱ በምርጫ ላይ አሁን እስካሁን እድሜያቸው እንግዲህ በእስራኤል መንግስት የምርጫ ህግ መሰረት እያንዳንዱ ሀገራችን ዜጎች 18 ዓመት ሲሆን የመምረጥ መብት አላቸው። አሁን እስካሁን እንግዲህ እድሜያቸው ቁጥር ይጨምራል። በሺ የሚቆጠሩ ሰዎች እድሜያቸው 18 ዓመት ይሆናሉ፣ በፖለቲካው ዓለም ይሳተፋሉ ማለት ነው።
0: አዎ ሻያው ባጭሩ ምናየው ሌላ ርዕሰ ጉዳይ አለ፣ ጧትም ተመልክተነዋል። በጣም እንግዲህ ሀገራችን እያነጋገረ ያለ ትኩስ ርዕሰ ጉዳይ ነው። ትኩስ እንበለው እንግዲህ ባለፈው አርብ ጀምሮ ሁለት መዳረሻቸው የጠፋ እናትና ልጅ ማሊና ልጇ ማሊ ያሎሚ የባንክ ሰራተኛ ባንክ ኢየሩሳሌም የተሰኘው ባንክ ሰራተኛ ናት። በኦስትሪያ ዋና ከተማ ቬና በያዙበት ሆቴል እንግዲህ እንዳሉ መዳረሻቸው ጠፍቶ በፍለጋ ላይ ናቸው። የፍለጋው ስርዓት እንደቀጠለ ነው። የፍለጋው ሂደት በዚህ ፍለጋ ሂደት ሞሳድ ድርጅትና የእስራኤል ፖሊስ ምሁራን እንግዲህ በእስራኤል ፖሊስ በጣም ከፍተኛ ምሁራን የተባሉ በዘርፉ በፍለጋው ዘርፍ በምርመራው ሂደት እየተሳተፉ እንደሆነ የኦስትሪያ መገናኛ አውታሮች በስፋት እየዘገቡት ይገኛሉ። እስካሁን ድረስ እንግዲህ በመገናኛ አውታሮች የቀረበ መረጃ የለም ስለ ጠፉበት ወይም ደግሞ ስላሉበት ሁኔታ። ፍለጋው እንደቀጠለ እንደሆነ ነው የምናውቀው። የሀብ 433 የተሰኘው አርባሻሎሻሎሽ ፖሊስ ምርመራ ጽህፈት ቤት እንደዚሁ ስራውን እያካሄደና በቦታው ቅርንጫፍ ከፍቶ እየተንቀሳቀሰ እንደሆነ በቪየና ተገልጿል። ከዚህ ጋር ተያይዞ የባንክ ሰራተኛ ስለሆነች ማሊ ያሎሚ ልጇ ሊኤል ናት። ማሊ በ50 ዓመት የእድሜ ክልል የምትገኝ ሴት ናት። እናትየዋ ልጅቷ የ23 ዓመት ወጣት ናት። የባንክ ኢየሩሳሌም ሰራተኛ ስለሆነች እንዲሁ በሶሻል ሚዲያ በማህበራዊ መገናኛ አውታሮች ምናልባት እንግዲህ መጥፋቷ ከባንኩ ጋር ተያይዞ ገንዘብ ሂሳብ የሚል ነገር ይሰራጭ ነበር። በዛ ምክንያት ባንኩ ከ3-6% እንግዲህ የባንኩ የአክሲዮን አባላት የገንዘብ የመቀነስ ሁኔታ ነበር ሚል በመገናኛው ታሮች ተዘግቦ ነበር የባንኩ ሐላፊ እንዳስተዋወቁት በጭራሽ ከመጥፋቱ ጋር ግንኙነት እንደሌለው ማሊ በአስተዳደር ደረጃ እንጂ ስሰራ የነበር ከተጠቃሚዎች ሂሳብ ጋርም ግንኙነት እንዳልነበራት እና ገንዘብ ምናልባት እንግዲህ ከመጥፋቱ ጋር ተያይዞ ነው የተባለው። ለማንኛውም ስጋት እንደሌለ ገልጿል። ባጭሩ ብጨምረው ነገር ካለ ረዥም ፕሮግራም ስላለን ነው።
1: የባንክ ገንዘብ ጋር ተያዘ ስለሆነ አሁን እስራኤል የወረዳ ፍርድ ቤት እገዳ ጥሏል። እየተደረገ ያለው ፍተሻ የጠፉትን ሰትዮ ማሊ የሃሎቢ እና ከልጇ ሊያል ጋር ጠፍተዋል። ሆቴል ቤት ነበር አርፎ የነበረ። አሁን በዚያ ዙሪያ እንግዲህ የሞሳድ ድርጅትም እንደዚህ አይነት በስለላ ድርጅትም በፍለጋው በውጭ ያለው አካል በዚህ ተሳተፈ የሚለው ቀላል ነገር እንዳልሆነ ነው የሚታየው። እንግዲህ በቀጣይነት ምንድን ነው ገንዘብ ይዛ ይሆን ወይስ ከምን ጋር በተያያዘ ነው በሚለው ለጊዜው መረጃዎች ሲደርስ
0: ደህንነታቸውም ጭራሽ ለህይወታቸው በሚያሰጋ ሁኔታ እንደሆነ ነው የሚገለጸው። እንዳልከው እንግዲህ መረጃዎች ሲወጡን ደግሞ ለአድማጮች እናደርሳለን ያለውን ሁኔታ።
1: እሺ እንግዲህ ወደ ቀጣይ
0: ሳምንታዊ ፕሮግራም የምናልፈው
1: በጣም ጥሩ
0: ወጣቶች ፕሮግራም
2: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም የማህበራዊ ጉዳይ ሰራተኛና የስነ ልቦና ባለሙያ የሆነችው ወይዘሮ አገሬ መንግስቱ ስለ ወጣቶች የስነ ልቦና ሁኔታና አጠቃላይ ልምዷን እሷን በሰራችበት ለወጣቱ ምክር እንድታካፍል ጋብዘናታል። በስልክ መስመራችን ትገኛለች። እንደምን አለሽ ወይዘሮ አገሬ?
3: እግዚአብሔር ይመስገን ሰጠኝ። እኔ ደህና ነኝ፣ እናንተ እንዴት ናችሁ?
2: እኛ ደህና ነን። እንግዲህ ሁልጊዜም በጠየቅንሽ ቁጥር በበጎ ፈቃደኝነት በሙያሽ ለምሰጭን ማብራሪያ በጣም ነው የምናመሰግን።
3: እኔም አመሰግናለሁ ሰጠኝ።
2: ጥሩ። እንግዲህ ዛሬ ወጣቶች ፕሮግራም ነው። በወጣቶች ዙሪያ ብዙ ጊዜ ባለሙያዎችንም ትልልቅ ሰዎችን የምናመጣበት የራሳችን ምክንያት አለን። ምክንያቱም ወጣቱ ራሱን ብቻ አይደለም የሚያኖረው፣ ከትልቁ ከወላጆች ጋር ነው እና የሚኖር እንደናንተ ባለሙያዎችን ደግሞ የምናቀርብበት ስለ ወጣቱ ትውልድ ወላጆች መረዳት ያለባቸውን ነገሮች እንድንረዳ ለማድረግ ነው እና ዘርፈ ብዙ ችግሮች አሉ። እንደው ወጣት የሚለው የእድሜ ክልል ራሱን የቻለ ፈተና እንዳለው ይነገራል እና ወላጆች በዚህ በእስራኤል ሀገር ስለ ወጣቱ ስሜት ማወቅ ያለባቸው ዋና ዋና ነጥቦች ምንድን ናቸው ብለሽ ታስቢያለሽ?
3: እንግዲህ ሰጠኝ ወላጅ ሁሉም በእውነት ያውቃል፣ ያያል፣ ይረዳል። እያንዳንዱ ልጆችን ያለውን ችግር ይረዳል። በዚህ ሀገር እውነት ጫናው ባለንበት ዘመን ማለት ነው። በዚህ ሀገር ስል እንግዲህ በሁሉም ሀገር በአሁኑ ሰዓት ሰለጠነ ዓለም ጊዜ ብዙ የውድድር ነገሮችም አሉ። የትምህርት ጫና አላቸው፣ የውትድርና ጫና አላቸው። ከዛም ደግሞ የጊዜ ውድነት፣ ከዛም ደግሞ ራሳቸው የሚፈልጉት የኑሯቸውን የሚያስተካክሉበት እና ራሱ የትዳር አጋራቸውን የሚፈልጉበት ጊዜ የሚጨነቁበት፣ ስለ ትዳር አጋር ራሱ የሚጨነቁበት ብዙዎቹ ወጣቶች ከውትድርና በኋላ ከማን ጋር ትዳር ለመስረት፣ ከየትኛዋ ጋር ለመስረት፣ ወይስ እንዴት አድርጌ ላግኝ ትዳሬን፣ ትክክለኛ ትዳሬን በማለት በሚያዩበት ፈተና ውስጥ በእያንዳንዱ ቤት ትዳርም ሆነ ባለው ዘመን ትዳር በጣም አስተማማኝ ባለመሆኑም ሲያዩ ማለት ነው። በዚህም ራሱ እያጨናንቃቸዋል። ቤትም ለመግዛት ራሱ ውድነቱ በየጊዜው ቤት ያው እንደምታዩት እንደምናየው በየጊዜው እየተወደደ ልጅ እንደ ልቡ አለበለ ዘስጠርቶ በተለይ ሆነትም የሚባለው ለመድረስ እዛ ለመድረስ ብዙ ጥረትና ጫና አለው። ከዛም የስራ ደግሞ ስራውን ለመምረጥ የትኛው ስራ ወይም ደግሞ ስራ ከአንዱ ይወጣል ከአንዱ ይገባል፣ አያመቸውም። የጸባይም ሁኔታ ምን ሊሆን ይችላል። ባለንበት ዘመን ደግሞ ይሄ ረሸቱት ክብረት ህይወት ብዙን ጊዜም ተጽዕኖ ያሳድርባቸዋል። ብቸኝነት የሚሰማቸው አለ። ከውትድርና ቆይተው ሲወጡ በተለይ ወደ እዝራሁት ሲወጡ ብዙ ፈተናዎችን ያጋጥማቸዋል። አንድ በቃ ያንን እስከሚለምዱት ድረስ ብዙ ነገሮችን ያጋጥማቸዋል እና በዚህ ብዙ ፈተና አላቸው እነዚህ ወጣቶች። እውነት እኛ ያሳለፍነው ዘመን እና የነሱ በጣም በጣም የተለያየ ነው። ላይ የመንፈስን ጭንቀትም ሊኖራቸው ይችላል። ብዙዎቹና ያው ባሁኑ ዘመን ደግሞ ከፍ ያለ ነው የመንፈስ ጭንቀት በጦርነቱ ምክንያት በተለያዩ ምክንያቶች እነዚህ ወጣቶች ብዙ ነው ያሳለፉ እና ብዙ ፈተና አላቸው። ይሄን መረዳት አለብንም ሁሉም ያውቃል ብያምናለሁ ወላጅ በሙሉ።
2: አዎ ግን እያንዳንዱን የልጆቻችን ሁኔታ በደንብ ሁላችንም እናውቃለን የሚል እምነት የለኝም። ለምን መሰለሽ አንዳንድ ጊዜ ወጣቱ ትውልድ ዝም ስላለ ጥሩ ነው ብለን እናስብ እንችላለን። ያላቸውን ችግር ቀርበን የመጠየቅም ሁኔታ የቋንቋውም ራሱ ችግር አለ። እንደዚሁም ደግሞ በእስራኤል ሀገር የሚያጋጥማቸውን ልጆች ራሱ ወጣቶቹ ራሱ ታዳጊዎቹ ራሱ ያጋጠማቸውን ነገር ለወላጆች በግልጽነት የመናገር ችግርም አለና በዚህ መካከል ያው እንደምታውቂው ባለፉት ጊዜያትም እንደነበረው ችግር ሲደርስ ብቻ ነው ወጣቱ እንደዚህ መሰራት አለበት መደረግ አለበት ይላል። በእውነት በመንግስት ደረጃም ብዙ ለወጣቶች መሰራት ያለበት ጉዳይ እንዳለ ይገባናልና የብዙ አካላት ትብብር ነው። ግን አሁንኛ ይበልጥ ትኩረት አድርገን የምንነጋገረው አማርኛ ለሚናገረው ቤተሰብ በመሆኑ ወላጆች በዚህ በእስራኤል ያለውን ወጣት እንዴት ነው የሚያዩት? ምንድን ነው ማወቅ ያለባቸው ከስሜታቸው? ለምሳሌ ቅድም እንደገለጽሻቸው ሲከፋቸው አንዳንድ ነገር ሲጨነቁ ወላጆች በምን መልኩ ቀርበው ነው ለልጆች እድገታቸው ጥሩ ሁኔታ እንዲሄዱ ድጋፉን ብርታቱን ሊሰጡ የሚገባው?
3: አዎ ሰጠኛው በእኛ ህብረተሰብ እንግዲህ ወደኛ ህብረተሰብ ከተኮርን አብዛኛው ወጣቶች እናት አባትም የማማክሩት እንግዲህ ወይም የቋንቋ ችግር ነው ብለው በቃ መቼም አይገባውም መቼም አይረዳኝም መቼም አያዳምጠኝም በማለት ሊያስታጥቁ ይችላሉ። ወይም ደግሞ ይቆጣኛል ወይ ትቆጣኛለች በማለት አያሳትፉም። እና ከዚህ ላይ ዋናው ነገር ምንጊዜም ቢሆን አለሁህ ማለት ከጎንህ ነኝ አለሁህ የቻሉትን ያክል በኢኮኖሚም ደረጃም ከሆነ የቻሉትን ያክል ለመርዳት መሞከር፣ ዋናው ነገር ማዳመጥ። ሲያዳምጧቸው አንድ ቃላትም ሆነ ሁለት ቃላት አይዞህ ብለው እኛ ያሉትን ቀርበን ስናዳምጣቸው እፎይ ይላሉ። እና ግልጽ ሆነው ባይናገሩም ልጆች እኔ እኮ አለሁ ከጎንህ ነኝ ሁሌ ስንላቸው አንድ ቀን መቼም አላለ ይናገራሉ። እኔ እኮ ያሰብኩት ይህ ነበረ፣ እኔ እኮ የምፈልገው ይህ ነበረ በማለት ወይም ደግሞ ጫን ሲላቸው የሚያናግሩት ሲያጡ ይናገራሉ። አለኝ የሚያዳምጠኛለኝ በማለት ነው። ዋናው ነገር ማየት ነው፣ ለውጣቸውን ማየት መመልከት። ምንድን ነው ለውጣቸው? ለውጥ የሚያሳዩትን ነገር ማየት፣ ስራ አልፈልግ ሲሉ ወይም ደግሞ በዚሁ ደግሞ ከጓደኞቻቸው ጋር ሲሄዱ የነበሩት ሲቀንሱ፣ የተለያዩ መቼም ለውጦችን ሲያሳዩ መረዳት፣ በቀስ ብሎ እንደምንም ከእነሱ መቅረብ መሞከር። አለን ምን አጣህ ነው? እኔ እኮ እንደዚህ ነው የነበርኩ፣ እኔ እኮ ስፈራ ነበርኩ፣ አሁን ደግሞ ብዙ እድል እያለ አንተ ምን ሆነሃል? ምን ጎሎሃል? ምን እንግዲህ የጎደለውን እሱ ነው የሚያውቀው። በዚህ ሰዓት ሁሉም ቢሞላላቸው፣ ዋናው የጭንቀት ሁኔታ ካደረባቸው፣ የሁሉ ጭንቀት ካደረባቸው፣ መንገዱ ራሱ ለመምረጥም ራሱ ከቸገራቸው ይሄ ራሱ ጎድሎበታል ማለት ነው። ከጎደለበት ማዳመጥ አለብኝ መረዳት አለብኝ የቻልኩትን ያክል። የሚግባባው ሰው ካለ ከሱ ጋር እንድነጋገር ማለት ዋናው ነገር። በጠረጴዛ ራሱ ቁጭ ስንል ማለት ነው፣ ምግብ ዙሪያ ወይም ደግሞ እንደዚሁ ቤተሰብ ሰብሰብ ባለበት ሰዓት የንግግር ክብር መኖር አለበት። የንግግር ክብር ስል አንዳንድ ልጆች ሲመጡ ለምንድን ነው እኔ ሁልጊዜ ተቤት ነው መሆን ከክፍል ነው ምገባ ወደ ሹልኻን ሩስ አልቀርብ ምናምን የሚሉ ስላጋጠሙኝ ለምንድን ነው ስል ለም ከክብ ቀርብ የሚያዳምጠኝም የለ እኔ ሽኩፋ ወይም ኪሎ የሚያይም የለ የሚያዳምጠኝም የለ ምናምን። እና ከዚህ ላይ ደግሞ አንዳንዴ አይታወቀንም እንጂ አንዱ የሚናገረውን ብቻ አይደለ ሁልጊዜ የሚናገር ሁልጊዜ የሚያስረዳ ራሱን እሱን እያዳመጥን ሌላውን ሳንሰማ እንቀራለን። ለምሳሌ አሁን ስብሰባ ላይ ሰብሰብ ብሎ ሰው በረድፎ በስነ ስርዓት እያንዳንዱ ያለውን ሀሳብ ካልገለጸ አንዱን ብቻ ሰምቶ አይንነሳ ማለት። ልክ እንደዛ ከቤትም ደግሞ ስንቀመጥ አንድ ቃላትም ሆነ ሁለት ቃላት የሚናገሩትን ማዳመጥ ዙሪያውን ማዳመጥ አንድ ሲናገር ሌሎች ጸጥ ማለት አስተያየት ሲሰጥ መረዳትና መልስ መስጠት ከዛም ውጪ ደግሞ ብዙ ትራፒ ሆኑ ክላፒ ማሉ ካርታዎች አሉ የትራፒ ካርታዎችን ስናወጣ የሚያናግር ይሆናል እስኪ ዛሬ ያሳለፍከው ሳምንት ያስደሰተ ወይም ሳምንት ያስከፋህ ነገር መቼም አንድ ይወጣለትን ስለዛ ይናገራል በዛ ሲናገር ብዙ መነጋገር ብዙ ውስጥ ጠለቅ ብለን ስለያለው ሁኔታ መረዳት እንችላለን እና ይሄ ካርታ ጨዋታም ራሱ ካርታ ሲባል የጆከር እና ምናምን ሳይሆን የትራፒ
2: ፈውስ ሊሰጡ የሚችሉ ነገሮች ሊያግዙ የሚችሉ ችግሮችን ሊቀርፉ የሚችሉ ነገሮች ጨዋታዎችን መምረጥ ነው አሁን በቤተሰብ መካከል አሁን ችግራቸውን እኛ እነሱ የሚውሉበትን የማወቅ ሁኔታ አነስተኛ ነው በማህበራዊ ጉዳዮቻችን በመጠመዳችን እነሱ ደግሞ በውጭ የሚያጋጥማቸው ለምሳሌ አንዳንድ ጊዜ ባልተጠበቀ ሁኔታ ከወንበዴ ቡድኖች ጋር ሄደው ፈዘው የሆነ ገንዘብ ተጠይቀው ሊሆን ይችላል በሄዱበት የሥራ ዘርፍም ውጤታማ ላይሆኑ ይችላሉ በትምህርት ውጤታማ ላይሆኑ ይችላሉ ቀደም እንዳልሽው ደግሞ አሁን ለምሳሌ በልጆች መካከል አንደኛው ትንሽ ቀልጠፍ ያለ ሊሆን ይችላል አንደኛው ደግሞ ቀስ ብሎ የሚናገርም ሊሆን ይችላልና በወላጅ መካከል ራሱ ልጆችን አንደኛውን የማቅረብ ሌላኛውን ደግሞ ራቅ የማለት ሁኔታም ራሱን ይቻለ እንኳን ወደድም አልፈልግም የሚል ስሜት ያድርባቸዋልና ይሄን ችግሮቻቸውን ቀረብ ብሎ የመረዳት አቅማችን እንዴት ነው እናዳብረው ምን ይችላል?
3: አዎ እውነት አብዛኛውን ጊዜ አንተ ለምንድነው እንደምማትሆ ነው አንቺ ለምንድነው እንደምሽማትሆኝው ወይ ደግሞ ይሄኛው ይወደኛል ያንኛው አይወደኝም እንግዲህ አንዱ ያነ ፍቅር የማያገኘው ከቤተሰብ ወይ ደግሞ አዳማጭ የማያገኘው ቁጣኛም ሊሆን ይችላል እንደቁጣ አይደለ ራሱን ለማሳወቅ ለማሳየት ሲል ይቆጣልም ይናደዳልም ቃላቶችንም ይወረውራል በዚህ ሰዓት ልክ እንደመጥፎ ማየት የለብንም ወላጆች ይሄ ልጅ የበለጠ ከሌላው ጸጥ ብሎ ካለው ከደህና ከመሰለን ልጅ የበለጠ ይሄኛው ነው ፍቅር የሚፈልገው ይሄ የሚናደደው ይሄ የሚበሳጨው ልጅ ፍቅር ይፈልጋል እንዲያቅፉት አይዞህ እንዲሉት አለሁህ እንዲሉት ናኒ ድስኪ አብረን እስኪ አስረዳይ ለማለት አላደለ እንዲቀርቡት ይፈልጋለኝ ቦታ እንዲሰጡት ይፈልጋል ስለዚህ እሱ መጥፎ ነው አንተ መጥፎ ነው ለምን ይህን ትናገራለህ እኔ እኮ አባትህ እኔ እኮ እናትህ ሳይሆን መረዳት ለምን እንደሚናደድ ለምን እንደሚበሳጭ ለምን እንደነዛኞቹ ለምን አልተረጋጋም ይህንን ቀርቦ መረዳት የራስ ፈንታ ነው አንዳንዴ ወላጆች በእውነት በራሳችን ለራሳችን ቅር ይለንና ልጆቻችን እንደ ጥፋተኛ ልጆቻችን እንደ አላደለ አመጸኛ ነው የሚባለው እንደዛ ያየነ የበለጠ የበለጠ ችግራቸውን እናጠነክረባቸዋለን እዚህ ላይ ደግሞ የራሳችን ስሜት ተቆጣጥረን ማለት ነው ንዴትም ሆነ ወላጅ ነኝ ለምን አታከብረኝም ለምን አትለኝም አው መከበር ያለ ነው አለብን ግን ያ ልጅ እንደዚህ የሚሆነውን ሁኔታ መረዳት አለብን ክብርም ከፈለግነ እንዲያዳምጡንም ከፈለግነ ያንን ልጅ መጀመሪያ እናዳምጠው ምንድነው ችግሩ ማራቅ ሳይሆን ማወዳደር ከሁሉም ጋር ሳይሆን እያንዳንዱ ልጅ የተለየ ነው ሁኔታው ሁላችንም የተለየ ነው ሁላችንም ከቤተሰብ ስናድግ የተለየ ነው ለእያንዳንዱ ቦታ መስጠት የራስ ፈንታ ነው እስከወለድናቸው ድረስ አምላክ እስከሰጠን ድረስ ለእያንዳንዱ ልጅ ቦታ መስጠት አለ እንደገና ደግሞ አንዳንድ ቤተሰብ ፍቅር ለአንዱ በደንብ ያሳያል ልክ ዮሴፍ ወንድሞቹ እንዴት ነው ቅናት ያደረባቸውና እዛ ላይ ያን ሁሉ ግፍ ሊያደርሱበት የቻሉት በቅናት ነው እና አባቱ ስለመረጠው አባቱ ስላቀረበው አባቱ ስለወደደው ስላሳየ ነው እና እዚህ ራሱ ብዙ መማር ያስፈልገናል እዚህ ነው የምለው ስለኝ
2: ልክ ነሽ ሌላ ደግሞ ከፈረንጆች የለመድነው እና እያየነው ያለነው ግን ከኛ ማህበረሰብ ብዙ ያልተለመደ ነው እርግጥ አሁን የገባ የሆነ እና ያለን በወጣቶች ዘንድ የፍቅር ጓደኛ ሲያመጡ የመቀበል ሁኔታ አሁን በተወሰነ መልኩ አለ ጥሩ ነው አብዛኛው ግን እንደ ልምድም እኛም ካደግንበት ሁኔታ ጓደኛ አለመያዝ ብቻን መሆን የማድነቅ ሁኔታና ጓደኛ የያዘውን ልክ እንደሌላ የመቁጠር ሁኔታ በባህላችን ዳብሮ የቆየ ነው ከዛ በኋላ ልጆቹ ጓደኛ ባመጣሳ ቤተሰብ ላይ ቀበሉት ይችላሉ በሚል ብቻቸውን የሚሆኑበትና ብዙ ጊዜ መዳር ከሚገባቸው በላይ አንዳንድ ልጆች አንዳንድ ወጣቶች እድሜያቸው በጣም ገስግሶና አለንና በጓደኝነት ውስጥ ሲሆኑ በግልጽ የማማከሩ ችግሮችም ካሉ በግልጽ የመንገር ሁኔታ የለም እዚህ ጋር እንደው ማሻሻል ያለብን ሁኔታ ካለ
3: አዋው ትልቅ ጥያቄ ነው ሰጠኝ። እዚህ ሁነት ነው ልጆች ትዳርም ለማመስራት ይሁን እንግዲህ እድሜያቸው ከፍ ባለ ጊዜ ጓደኛ ያስፈልጋቸዋል። ጓደኛ ማለት እንግዲህ እነሱ ተያይተው ተጠናንተው ከዛም በኋላ ነው መጨረሻም ወደ ትዳር መሰረት የሚሄዱትና ከዚህ ላይ ወላጅ በእውነት ትግስተኛ ሆኖ መምከር የራስ ፈንታ ነው። ስንመክር እንግዲህ ልጆቻችን ጥሩ አላደለ ከጥሩ ጓደኛም ሴትም ትሆን ወንድ ከጥሩ ጓደኛ እንዲ ከጥሩ ቤተሰብ እንዲሄዱ ከጥሩ ጓደኛ እንዲያውቁ እንዲገናኙ ምክር መስጠት የራስ ፈንታ ነው። ያሳለፍነው ሁኔታ ማስረዳት የራስ ፈንታ ነው። ጉዳትና ጥቅሞችን ማስረዳት የራስ ፈንታ ነው። ግን ይዘው ሲመጡ ቁጣና ብስጭት ወይም ደግሞ ያንን ያመጣትን ጓደኛ ወይም ያመጣችውን ጓደኛ ግንኛ መጥፎ ፊት ማሳየት በጣም ለልጅ በጣም ቅስም ይሰብራል እና እዚህ ላይ መጀመሪያ ማስረዳት አመች ነው ወይ ወይም ደግሞ ባል ትግስት ከሌለ አባት ለምሳሌ በእኛ እንግዲህ ክብረ ስለሆነ አባት መጀመሪያ ያው ተጠይቆ ተብሎ ስለተባለ ይህልም ብስላለ አባት ምናልባት በቶሎ ላይ ይቀበል ይችላል። በዚህ ሰዓት እናት በስነ ስርዓት በምክር ልጇ ጋር ሴትም ከሆነች በስነ ስርዓት ተመካክራ አባትየውን ማስረድታ በስነ ስርዓት አንተ ትዳር እኮ እንግዲህ እኛ ትዳር አያያዝ ሌላ ነው፣ የዚህ ሀገራት ትዳር ይኸው የታወቀ ነው። ስለዚህ እኛ ማንም መጀመሪያ ከመጣ ያን ሰው በስነ ስርዓት መቀበል አለብን። ጓደኛዋንም ሆነ ጓደኛውን በስነ ስርዓት እንቀበለው። በስነ ስርዓት ተቀብለን ከዛም በኋላ ካየን በኋላ ልጄ ይጠቅምሻል ወይ ይጠቅምሽም ይሄ ምክር ነው መስጠት ይቻላል። ለምሳሌ ቁጭ ብሎ በሽልካን ላይ ይታያል። መቼም ከሁኔታው በተሎ መረዳት ይችላል። ወላጅ በጣም ነው ተሎ ነው የሚያውቀው ማለት ነው ለልጁ ትዳር ይሆናል አይሆንም የሚለውን እና ምክር ከመስጠት ውጪ ምንም ማድረግ አይቻልም። አይ አሁን ካለቀቅሽው አይ አሁን ካልተውሽው ብሎ ቁጣ እናንተ ሳይሆን ምክር መስጠት እንዳየሁት ከሆነ እንደዚህ ነው እንደሰማሁት ከሆነ እንደዚህ ነው ይሄ መሆን አለበት መረጋጋትና ማስረዳት።
2: ሁላችንም በትብብሬው በዚህም ዘርፍ እናንተ የምትሰጡት ትምህርት ራሱ ትልቅ ድጋፍ ነውና ወላጆችም ልብ እንልን ይገባል ነው የሚል ሐሳብ ያለኝ። እናመሰግናለን።
3: እናመሰግናለሁ ሰጠኝ።
2: ድማጮቻችን የዛሬውን የወጣቶች ፕሮግራም በዚህ እናጠቃልላለን። ስላዳመጣችሁን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት በሌላ የወጣቶች ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደና ቆዩልን።
1: አሁን የተከበራችሁ አድማጮቻችን ቃለ ምልልስ እናደርገው ከወይዘሮ አልማዝ ዘሩ ጋር ቢሆን አሁን በቅርቡ የሊኩድ ፓርቲ በሚፍታችን ሰኞ የቅድመ ምርጫ ፕራይመሪስ የለክነሴት እጩ ተወዳዳሪዎቹ ምርጫ ያደርጋሉ በሀገራችን። ይህን በተመለከተም በዚህ ከእጩ አዲስ የመጀመሪያ አዲስ እጩ ተወዳዳሪ ሆና ከቀረቡት መካከል አንዷ ወይዘሮ አልማዝ ዘሩ ነች። እንግዲህ በዙሪያ እስኪ ሁኔታውን እንግዲህ ለሁሎችም ለመጠየቅ አስበናል። ሁሉም የክነሴቶች ተወዳዳሪዎችን ጠይቃቸዋል። በቀጣይነት ወይዘሮ አልማዝ ጤና ይስጥልን፣ እንደምን አለሽ?
3: ጤና ይስጥልኝ ለአንተም ለሚያዳምጡትም ጤና ይስጥልኝ።
1: ደህና ነን። እንግዲህ የፖለቲካ ቃለ ምልልስ እናደርግ። እንግዲህ ያለሽን ርዕዮተ ዓለም አሽካፋት አውላም ምንድን እንደሆነ እንደው ባጭሩ እንደው ንገሪን። በእርግጥ እስካሁን አንቺ የሉድ ከተማ የአስተዳደር ሸንጎ ሀቢራት ሟጻ ሆነሽ ስታገለግኝ ነበረና አሁን ወደ ክነሴት ደግሞ እንግዲህ ከዚህ ነው የሚጀምረው የስልጣን ከተማ አስተዳደር ሸንጎ ነው ወደ ክነሴት ከፍ ከፍ የሚለውና እስኪ ንገሪን ያለሽ ሁኔታ።
3: ያው ብዙ ሰዎች እንደሚያውቁኝ ነው እንግዲህ የሉድ ከተማ ሸንጎ አባል ነኝ። ለህብረተሰብ እንግዲህ ለህብረተሰብ አገልግሎት ብዙ አመታቶች ወጣት ይያለሁም ብዙ አገልግያለሁ እና በያው በህብረተሰብ በልድ ከተማ ብዙ ፍራውችን አሳይቻለሁ በዩኒቨርሲቲ ደረጃ ደግሞ ኸፋት ማላግ ኸፋባ ማሰላስ ከላግዋ ለውጥና ያው ለዩኒቨርሲቲ ተማሪዎችም ለልጋ እንዲያገኙ ብዙ ጥሬ ለፍቻለሁ መቼም የሰው ልጅ ሲወዳደር አንደኛ በተለይ በፖለቲካ ያው የፖለቲካ ልምዳለኝ ብዙ ነገሮችን ያው ክሎታለኝ እንደምገባ ደግሞ አምናለሁ ያው የሚያቀኝ ያቀኛል ግን እኔ ለህብረተሰብ በእውነት በተለያዩ ነገሮች ወይም በተለያዩ ጉዳዮች ረድቻለሁ ለወደፊቱም ደግሞ አገለግላለሁ እረዳለሁ ብዬ አምናለሁ ለምሳሌ ከተመረጥኩኝ በእግዚአብሔር እርዳታ ሁሉም እንግዲህ እግዚአብሔር ነው እኛ የሰው ልጅ እንግዲህ እኛ እንጥራለን ብዙን ታገላለን መጨረሻ ላይ እንግዲህ እግዚአብሔር ነው ያው የሚጨመረው እኔ በጣም ነው የማምነው በእግዚአብሔር እና እንግዲህ ያውን አድማውጥ ከሰሙ እንግዲህ ስራ ልምዳለኝ ደግሞ ለወደፊቱ ደግሞ ለምሳሌ ለወጣቶች ማሽካንት አለ በተወሰነ ጊዜ የተቋረጠ ያንን ደግሞ እንዲቀጥል ያው እንደምታገል ነኝ ሌሎችም ደግሞ ለምሳሌ የሃይማኖት መሪዎቻችን ለምሳሌ ቀሳውስቶች ብዙ መብቶቻቸው ብዙ መብት ያስፈልጋቸው ከዚህ ላይ ደግሞ ያው እነሱ እንደመረዳ ከዛም ባሻገር ደግሞ በትምህርት በኩል ደግሞ ለኛ ለሚማሩ ለወጣቶች ብዙ ለውጥ አመጣለሁ ብዬ አምናለሁ ለከኢትዮጵያ የቀሩት ዘመዶቻችን ደግሞ ወገኖቻችን ደግሞ ዛሬ ተቋርጦ የነበረውን ደግሞ ያንንስ ደግሞ እንዲመጡ ደግሞ እታገላለሁ በተለይ ለምን መምጣት ያለባቸው ነው እና ለውጥ አመጣለሁ ብዬ አምናለሁ ታታሪ ነኝ ወቸም በእኛ በባህራችን እኔ እንደዚህ ነኝ ማለቱ እንትና እንልበትም ምንም ከዚህ
0: አይደለም እስራኤል ፖለቲካ የተለመደ ነው ለነገሩ እንግዲህ ባህል ሌላ ነገር ነው ወይዘሮ አልማስ እንግዲህ ይገባለሁ ነው ተስፋሽ ጥሩ ነው በርግጥ ሰው እንግዲህ ሆና ሊሳካል ብሎ ነው አንድ ስራ ሲጀምር ግን አሁን አንቺ በቅድመ ምርጫ በፕራይመሪ ተወዳድረሽ በቂ ድምጽ ካገኘሽ ነው ምትገቢው ወደ ሊኩድና ሊኩድ ደግሞ በጣም ነባር አባላት አሉ ብዙ ድጋፍ ድምጽ ያላቸው እንዴት ነው አሁን አንቺ ድምጽ ልታገኚ ትችያለሽ በቂ መራጫ ለብለሽ ታስቢያለሽ በማህበረሰባችን ውስጥ
3: በማህበረሰባችን አው በቂ ግን ከዛ ሙጭ ደሞ ሌሎች ደሞ አሉ በየተላዩ ከተማዎች ደሞ የሊኩድ አባል የሆኑ ታውን ለምሳሌ በሉት ከተማ የሊኩድ አባሎች ሳይሆን ኸፋት መርከዝ ነኝ ከዛም ባሻገር ደሞ ከህብረተሰቡ ደሞ ያው እንደሚመርጠኝ ባለሙሉ ተስፋ ነኝ ከዛ ሙጭ ደሞ አሉ ከህብረተሰብ ያልሆኑ ያው ፈረንጆች አሉ አንዳንድ ደግሞ ይደግፉኛል ባለ ስልጣኖች የታወቁ ሰዎች ከዛም ደግሞ ካንዳንድ ዲል ይባላል ያንዳንዱ ድምጽ አለው ያንን ድምጽ ደግሞ ለማባዛት ያው ብዙ ትግል እናደርጋለን እኔ በርግጣው ቦታው እንዲያውም ለንገራችሁ ያው እናንተ ታውቁት ይሆናል ለምሳሌ አዲስ ገቢ ቦታ

0: መምረት መብት አለው እድል አለው እና
1: 12 ጊዜ
2: በኖሴሽል በኖሴሽ ያለሽን አካድ በፖለቲካ መላከ አስቀድማለሁ ከመጣቸው ስራዎቹ መካከል ነግረሽናል። አሁን እንግዲህ የደህንነታችን በተመለከተ ጸባ ጋና ለሳይን በተመለከተ አከራካሪነቱን የሃይማኖተኞች አጥባቂዎቹ ሀሬዲም ዘዛ ላይ ህግ አለ አከራካሪ ሆነ በዚህ ላይ ሲያለሽ አስተያየት ምን ይመስላል?
0: ምን መሰለህ በሃይማኖት ጉዳይ እንግዲህ እንደምታውቁት ለምሳሌ ሻስ ፓርቲ በቂ ኢንተርናሽናል ያላችሁ ያው በቂ መራጮች ነው ያሉ እነሱ አንድ ናቸው እና በሃይማኖት በኩል ቅድም ያው እንደነገርኳችሁ በሃይማኖት በኩል ለምሳሌ ቀሳውስቶቻችን ያው ብዙ መብቶቻቸው ተነግፏል እነሱም ደግሞ እኩል ቦታ እንዲያገኙ ወይም እኩል እድል እንዲያገኙ ባለሙሉ ተስፋ ነኝ። እንግዲህ ወታደሮችን ካወሳ ግን ከዚህ ላይ ለምሳሌ አሁን በአብዛኛው ምን ተደብቆ ያው የምንሰማው ብዙ አይሰማም ግን አንዳንድ ወታደሮች ራሳቸውን የሚያጠፉ ወታደሮች አሉ እና ለዛ ደግሞ ችግራቸው ምን እንደሆነ ከፍ ያለ እንትን መጣራል ማየት አለ መጠየቅ አለ ለነሱ ብዙ እርዳታ ያስፈልጋቸዋል።
2: ደብረተሰቡ ብቻ ለአንድ ደብረተሰቡ ለሀገር ዳር ድንበር እየተሰዋ እንደገና ደግሞ በውትድርና አገልግሎት ላይ እንዳሉ አዎ ራሳቸውን ያጠፉ ወታደሮች አሉ። ምክንያቱም በቀላሉ የታወቀ ነው የውትድርና ጫና ምክንያት ነው እሱ ራሱ እንዲታሰብበት ይገባል ለማለት ያህል ነውና ለነሱም ይታሰባቸዋል አይደለ?
0: በጣም ማሰብ አለ ለነሱ። ለምሳሌ በእውነት በእኛ ህብረተሰብም አለ በእኛ ህብረተሰብ ብቻ ሳይሆን በሌሎችም አለ እንግዲህ አው ብዙ ጫና አለ ችግራቸውም እንደሆነ በግድ ሁላችንም ወትደርና አገልግለና ላይ ግን ከዛ የተለያዩ ችግሮች አሉ። ለዛ ደግሞ የተወሰነ ችግሩን ለመፍታት ያው መንግስት ጥረት ቢያደርግ ወይም አተኩሮ የነገር ያው እንትን ቢለው ወታደሮቻችን ጥሩ ይመስለኛል። ከወደፊት ደግሞ በተለይ ለሴቶች ጥሩ ደረጃ እንዲደርሱ ወይም አንድ ለምሳሌ በማሰላስ ከላግባ ያለውን ቀድሚያ መስጠት ለሴቶች ነው ምን ነው ለሴቶች ተውቃላችሁ ብዙ ይለፋሉ ብዙ ችግር አለባቸውና በስራ ቦታም ሆነ በመንግስት ደረጃም ቢሆን እራሱ ከፓርላማ የሴቶች ቁጥር ትንሽ ነውና እነሱን ደግሞ ለማበረታታት በተለያዩ ቦታዎች በስራም ሆነ በተለያዩ ሙያዎች እነሱ ሴቶች ገብተው እንዲሰሩና ለወጣቶች ራይ እንዲሆኑ ጥረት አደርጋለሁ።
1: ጥሩ ነው እንግዲህ አልማዝ ይሳካልሽ ነው ምንለው። እንደው ግን በቀሳውስት ብዙ የኛ ማህበረሰብ አባል ወደ ፖለቲካ ሲሄዱ የቀሳውስት ነገር አው ያስቀድማሉ ለቀሳውስት ገዛ አድርጋለሁ ይላሉ ግን ብዙ ጊዜ የቀሳውስት ችግር ሲፈታ ማናይም። እንደው አንቺ አሁን ብትገቢ በምንድን ነው ለምሳሌ በስልጣን በደሞዝ ወይስ በሌላ ነገር ምንድን ነው እንዲሆኑ እንደው ምን አይነት ነገሮች እንዲስተካከሉ ነው የምታደርጊው የቀሳውስትን በተመለከተ?
0: እኔ ለቀሳውስቶች በጣም ትልቅ ክብር ነው ያለኝ ምክንያቱም ደግሞ ነገራችሁ እኔ ትልቅ ካህናት ቀስተዋ በመልኩ ነፍሳቸው ለማናችሁ ትልቅ ቄስ ነው የነበሩ እና ስለዛ በእርግጥ አውቃለሁ ከዚህ በፊት በሊኩድም ሆነ በተለያዩ ፓርቲዎችም የነበሩ እኛ እህቶች ወንድሞች በእርግጥ ብዙ ቃል ገብተው ነበር ከገቡ በኋላ እንግዲህ በቃላቸው እንዳልቆሙ የታወቀ ነው። ግን እኔ በቀሳውስቶች ትልቅ ቦታ ስላለኝ አንደኛ እነሱ ለምሳሌ እንደሌላው እንደራባኖች ቲክ መክፈት አይችሉም መዳር መኳል አይችሉም ይህን ደግሞ መታገል እፈልጋለሁ ወይም ደግሞ የመብት ደግሞ እንዲሰጣቸው ጥረት አደርጋለሁ። ከዛም ደግሞ ለምሳሌ በመስሪያ ቤት የላቸውም ደሞዛቸው ደግሞ እኩል አይደለም። ለምሳሌ ልበላችሁ የተከበረው ቀሳውስቶቻችን ሊቀ ካህናት ቄስ ብርቁ ተገኘ ደሞዙ እንደ ራብራሽ አይደለም ያን ደግሞ መስተካከል አለበት። ቀሳውስቶቻችን ደግሞ እኩል ደሞዝ እንደ ራባን አያገኙም ይሄ ደግሞ መስተካከል አለበት። ለምን እኛ የመጣነው ከዚህ ሀገር በሃይማኖታችን በቀሳውስቶቻችን ጸሎት ነውና ለነሱ ቅድሚያ መስጠት አለብን ብዬ አስባለሁ አምንበታለሁ። ለዛም ደግሞ እንደማሳካ ባለሙሉ ተስፋ ነው።
1: እንግዲህ ጥሩ አለያም ብለሻል እንግዲህ አለያ አሁን እንደው ብዙ

0: ጊዜ ስለማይነሳ ነው እንጂ እነሳ ከተባለ በርግጥ ይነሳል። ግን ጥሩ ያው ሰፋ ያለ ምላሽ የለም። በመጠበቅ ላይ ያሉ የተወሰኑ የተመዘገቡም ሳይመዘገቡም አሉ። እንደገና ደግሞ ቅና እንዲሰጠን ያሉ የሚጠይቁም በርካታ ቤተ እስራኤልና ቤተ እስራኤል ወገኖች አሉ በተለያየ ቦታ በኢትዮጵያና እንደው አለ ያው እንዲቀጥል አድርጋለሁ ስትይ አንቺ ከምን አንጻር ነው እንደው ሰፋ ባለ ሁኔታ እንደ አዲስ እንዲጀመር ነው ወይስ የተጀመረው ያው መጥቶ እንዲዘጋ ነው? እስኪ እንደው ምን ትሰራለሽ?
1: አንደኛ በአክላታት ነው ሻላ የተቋረጠው ወይም የተዘጋው የተቋረጠው ነበር ያንን ያው ከዛ የተመዘገቡትን ያው እንዲመጡ ከዛም ባሻገር ደግሞ እነዛም የሚጠብቁ ወንድሞቻችን እህቶቻችን ከዚህ ሀገር ለመምጣት መብት አላቸው። እኔ ራሴ ወገኖቼ ከዛ ነው ያለው። እንግዲህ በስጋ በእንትን አይደለም እያንዳንዳችን ከዛ ወገኖቻችን ሁሉ ምንም የእንትን ዝምድና እንትን ባይኖር ወንድሞቻችን እህቶቻችን ናቸው እና ከዛ ያሉትኝ በደንብ 30 ዓመት 20 ዓመት የሚጠብቁ እህቶቻችን ወንድሞቻችን አሉ። እነሱ ደግሞ በተጀመረው ደግሞ እንደኛ ከዚህ ሀገር መጥተው መብታቸው እንዲከበር ፈልጋለሁ።
2: አልማዝ አሁን ይህን ፖለቲካ በእስራኤል ፖለቲካ እንደምታየው ቀላል አይደለም። ብዙ ከኦክቶበር 7 የሽብር ጥቃቱ ወዲህ 3 ዓመት በላይ አስቆጠርንና በጣም ህብረተሰቡ በተለያየ ጉዳይ በብሔራዊ ደህንነታችን ይከራከራል። ሌላም የኑሮ ውድነት ደግሞ አለ። የቤትን የክራይ ዋጋም እየጨመረ ነው። በኢኮኖሚው የምታስቢው ነገር አለ ወይ?
1: አዎ በደንብ ነው የሚታሰበው። እንደገለጥከው በርግጥ በኦክቶበር 7 ቀን በኋላ እንግዲህ ሀገሪቱ እንደነበረችው አይደለም። ብዙ ወታደሮች የአይምሮ ችግር አለባቸው። በስራ በኩልም ኢኮኖሚ እንትን ሁሉ ነገር ተወዷለኝ። በተለይ ያው እያንዳንዱ በቃ የሚሰራው ገቢና ወጪ እኩል አይደለም። ያንን ደግሞ ያው ከሚሰራውጣ ወይም አንዳንድ ህጎችን ወይም ማስተካከል እንዳለ ነው እንግዲህ ሁላችን ነው። ያው በዚህ በኩልም ደግሞ ትግል ማድረግ አለ። እንግዲህ ከደረስኩ በኋላ ነው መሰለኝ እንትን ማለት የምችል።
0: ጥሩ እንግዲህ አልማዝ ለማጠቃለያ ምትዩ ካለ መጨረሻ?
2: ምናልባት ግን እኮ በክነሴትም ከተመረጥሽ እንዴት ነው በክነሴት ለመጀመር የተለያዩ ኮሚቴዎች አሉ፣ ባዕዶት አሉ። በየትኛው ባዕዳ የትኛው ኮሚቴ አባል መሆን ትፈልጊያለሽ? ህግስ ለህብረተሰቡ ለማስለከክ የሚያሻሽል የሚባል ህግ አቀርባለሁ ብለሽ ያሰብሽው ነገር አለ ወይስ በቀጣይነት?
1: አንደኛ እኔ ወላጆቼ ያው እንትን የቸውን ፍራኛ ናቸው እኔም ታሰብ ነበር። በዛ በኩል ደግሞ ፊትም ያሰብኩት ነው ያለምንም ጥያቄ ለምንም ችግር የእንትን የቸውን ፍራኛ እውቅና እንዲያው እንትን እንዲያገኙ ጥረት አደርጋለሁ። በዚህ በኩል ብዙ ጣውረድ ስላለው ይህም ደግሞ ለማስተካከል እፈልጋለሁ። ቫዳ ባልከው ጉዳይ ቫዳ ሊስትሮተ ወለድ ወይም በልጆች በኩል ለምሳሌ ብዙ እንትን አለ፣ ብዙ ሀሳብ አለ። በተለይ ለአካለ ስንኩል ልጆች
0: የተለያዩ
1: ጉዳተኛ በዛም ብዙ እንትን ማለት እፈልጋለሁ። ከዛም ደግሞ ቫዳ ታሊያ በክሊታ እነዚህ ናቸው ከሞላ ጎደል ከዛ ሁኜ ለውጥ ማምጣት የምፈልገው።
0: ጥሩ እንግዲህ መልካም እድል።
1: አመሰግናለሁ። እንግዲህ አድማጮች ከሰሙ እንግዲህ በሰኞ ቀን ሁለት ቁጥሬ ያው 203 ነው። አልማዘሩ ያው እንድትመርጡኝ።
2: በጣም ግሩም እና እንከታተላለን። በቀጣዩ ሌሎችንም እጩ ተወዳዳሪዎቻችን በእንጠይቃቸዋለን ብለን አስበናል። እና ስኬታማ ይሁን እንግዲህ። እናመሰግናለን።
0: ሰላም፣ መልካም ምሽት። እንግዲህ ይሻየው፣ አዎ እንዳልከው በእኛ ማህበረሰብ ብዙ አሉ ተወዳዳሪ በተለያዩ ፓርቲዎች ሁሉንም እንግዲህ ስልካችሁንም ለማግኘት ለአዳዲሶቹን በተለይ የሞከርነው አብዛኞቹ አለን በቅደም ተከተል ሁሉንም እንጠይቃለን በነሱ ምክንያት ያልተመቻቸው ማንዳንድ ተወካዮች አሉ እኛ እየጠየቅናቸው ያልተመቻቸው እስከ ምርጫው ጊዜ ድረስ የሰፊ ጊዜ ያለን እንወያያለን ብለን አቅደናል ለተወዳዳሪዎቻችን እንግዲህ ለሁሉም ነው እኛ መልካም እድል የምንመኘው
2: አዎ የሚመርጠው ህዝቡ ነው
0: ህዝቡ ነው
2: ሁላችን ያኔ እኮ ሁላችን ጠቅላይ ሚኒስትር ነን እኮ ከውዲሁ ግን የእጩ ተወዳዳሪ ምን አይነት ሰው ነው ምን እየሰራ ነው ህዝቡን ለመምራት ብቃት አለው ወይ ብለን ማወቅ አካሃዱን ማሳወቅ አለባቸው
0: እንግዲህ እየጠየቅን ነው
2: አሁን ጠይቃቸዋለን
0: የሚሰሩትን ስራ ቢመረጡ ለህዝቡ እየተናገሩ ነው እንግዲህ ቃል እየገቡ አይደል
2: ተከክ ለዚህ እኮ ነው
0: እናመሰግናለን ለማንኛውም እንግዲህ ምሽቱ ስርጭታችን ይህን ይመስል ነበር በኦስትሪያና ከተማ ቬና መደረሻቸው የጠፋው ሁለቱ እናትና ልጆች ማሪና ሌል የምርመራው ሂደት አሁንም ያው እንደተከለከለ ይፋ እንዳይሆን እንደተከለከለ ነው እንዳልነው ቀደም ብለን ሞሳድን በፍለጋው ሂደት እየተሳተፈ እንደሆነ ነው አሁንም የሚወጡ መረጃዎች የሚያመላክቱት ግን የምርመራው ሂደት አሁንም ይፋ እንዳይሆን ያው ጣለ ወገዳ እንደተጣለ ነው አልተነሳ አዳዲስ መረጃዎች ሲወጡ እናደርሳለን ለአድማጮች ይሻየው እንግዲህ ምሽቱ ስርጭታችን ተጠናቀቀ የቴክኒክ ባለሙያችን ዮናታን ካክታን ነበር እናመሰግናለን ካክታን አዎ
2: አቶ ካክታንን በለው ዮናታን ጥሩ በጣም ግሩም ወርቅ ነሸቴ እንግዲህ ምሽቱን ፕሮግራም እዚህ አጠናቀቅን ነገ ጠዋት ልክ 6 ሰዓት እኔ አስተናጋጅ ሆናለሁ
0: አው መልካም ምሽት አድማጮቻችን ነገ ጧት ይጠብቁን እና ኢሻየውና መሰግናለን መልካም ለሊት
2: መልካም ለሊት